0: Want instant MVP status? Join the new Dick's Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick's Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
1: ሰይማነ ገብረ መስቀል ጽሑፍ ሕጅን ኤርትራ ዝኸሱ ዘለዎ ወገናት ንሓሰ 2014 ዓ ም ኣቆፃፅራ ግዝ ኣብ ጅቡትን ሲሸለስን ብምስጢር ተራኺቦም ብሓባር ኣብ ልዕሊ ኤርትራ ኩናት ንምኽፋት ዘተካይዶም ከም ዝነበሩ እውን ከሲስ ኣሎ። እቲ ናይ ፕሪቶርያ ስምምዕ ናይ ውሽጢ ጉዳይ ኢትዮጵያ ጥራሕ ምዃኑ ዝገለፀት ኤርትራ ኣብ ዞባ ሓድሽ ወጥሪ ዝፍጥር ዘሎ መንግስቲ ኢትዮጵያ ምስ ሶማሊላንድ ዝተፈራረሞ ናይ ምርዳእ ሰነድ ወደብ ዓሰብ እውን ብሓይሊ እንተኾነ ንምሓዝ ዝገብረ ዘሎ ናይ ኩናት ጎስጓሳት እዩ ክትብል ዘቕረበላ ክስቲ ብሚኒስትር ኣቢላ ብነቐፌታ መሊሳትላ። መንጎ ህወሓትን ብህግደፍ ዝምራሕ መንግስቲ ኤርትራን ኣዋን ደዋዊ ኩናት ክልትያን ሃገራት ትሒዙ ዝቐጸለ ቕርሕንትን ተጻብኦታትን ከም ዝፅንሐ ዝፍለጥ እዩ። ኣብዚ ቀረባ ሒደት ዓመታት ግን ክልቲኦም ወገናት ምስ መንግስቲ ኢትዮጵያ ናብ ወጥርን ምትፍናን ምእታዎም ስዒቡ ክቀራረቡ ፀኒሖም እዮም። ኣስመራን መቐለን ብስምፅምዶ ምሕዝነቶም ከደላድሉ ኣብ ዝፅዕርሉ ዘለዉ እዋን ኣዲስ ኣበባ ብዓይነ ጥርጣሬ ተፃብኦን ክጥምቶ ጀሚር ኣላ። እቶም ከም ተፃባእቲ ሓድሕዶም ብምዃን ኣብ ሕዳር 2022 ስምምዕ ፕሪቶርያ ዝፈረሙ ኣቶ ጌታቸው ረዳን ሬድዋን ሑሴንን ኣብ ኣልጀዚራ ብዘርግሕዎ ፅሑፍ ኣብ ውሽጢ ኢትዮጵያ ዝፍጠር ግጭት ሕልሚ ፕረዚደንት ኢሳያስ እዩ ክብል እዮም ከሲሶም ዘለዉ። እቲ ኤርትራዊ መራሒ ፈለማ መኻልፍ ክብል ነቲ ስምምዕ ፕሪቶርያ ገሊፅዎ እኳ እንተነበረ ፀኒሒ ግን ኣብ ግብሪ ክፍፀም ከም ዝደልዮ ተዛሪቡ ነይሩ እዩ። ህወሓት ኣብ ዝቐረባ እዋን ስምምዕ ብወገን ኣዲስ ኣበባ ሙሉእ ብምሉእ ብምጥሓሱ ንግዜዊ ምሕዳር ብምፍራስ ንሱ ዝመርሖ ክልላዊ መንግስቲ ከም ዝመስረ ተፈሊጡ እዩ። ብወገን መንግስቲ ኢትዮጵያ ህወሓት ንትሕዝቶ እቲ ስምምዕ ይኹን ምስ ኤርትራ ብዝገብሮ ዘሎ ፅምዶ ነቲ ውዕል ከም ዘፍረሶ ክስታት ከስምዕ ፀኒሕ እዩ። በቲ እናኸረረ ዝመፅእ ዘሎ ወጥሪ ክልቲኦም ወገናት ዝተሻቐለ ሕብረት ኣፍሪካ ነቲ ስምምዕ ንኽፍረም ወሳነ ተራን ዝነበሮ ፍሉይ ልኡኽ ወኪሉ ኣብ ሰሙን ኣብ ትግራይ ሰዲድዎ ነይሩ እዩ። ፕረዚደንት ናይጀርያ ነበር ኦሉሴጉን ኦባሳንጆ ዝመርሖ ልኡኽ ኣብ ሶሙና መቐለ ብምኻድ ምስ መራሕቲ ህወሓት ተዘራሪቡ እዩ። ዕላማ ዝብፃሕ ነገራት ካብዚ ኣብዚ እዋን በፂሖምሉ ዘለዉ ደረጃ ከይገዱ ምግባር እዩ ብምባል እቲ ነዚ ሃገር እንምንዮ ሰላም ምርግጋእን ፀጥታን ክህሉ ቅጥዋዊ ምዕባለ እውን ንክቕፅል መስርሕ ምርዳእ ብኸመይ ክንጅምሮ ንኽእል ዝብል እዩ እቲ ዕላማ ክብል እዩ ንማዕከናት ዜና ትግራይ እቲ ፕረዚደንት ነበር ተዛሪቡ ነይሩ። ብዶክተር ደብረፅዮን ገብረ ሚካኤልን ኣምባሳደር ኣዲስ ኣለም ፓርሌማን ዝተመርሑ ሰበስልጣን ህወሓት ድማ ንዘተ ምስ መንግስቲ ፌደራል ድልዋት ምዃኖም ኣፍሊጦም ነይሮም እዮም። ህወሓት ቅድሚ ሓደ ሰሙን ሰራዊት ፌደራል ንትግራይ ናብ ዳግማይ ዕፅዋ ንምእታዊ ይንቀሳቀስ ከም ዘሎ ከሲሱ ምንባር ዝፍለጥ እዩ። ኣብ መንጎ ኣዲስ ኣበባን መቐለን ተፈጢሩ ዘሎ ወጥሪ ናብ ዘየድሊ ረፅምን ግጭትን ከየምርሕ ስጋት ፈጢሩ ፀኒሕ እዩ። እዚ ዝፍጠር ግጭት ድማ ንኤርትራ እውን ምሕዋስ ስለ ዘይተርፎ ነቲ ሸቕሎ ተዕብይዎ ከም ዝርከብ እዩ ተዓዘብቲ ዝገልፁ። ኮሚቴ ንድሕነት ጋዜጠኛታት ሲፒጄ ምስ ጓግ ፈረንሳዊት ጋዜጠኛ ብምክንያት ፀብፃብ ካብ ትግራይ ንሰበስልጣን ኢትዮጵያ ኮኒኑ። እታ ጋዜጠኛ ናብ ትግራይ ከይዳ ፀብፃብ ብምቕራባ ተባሪራ ኣላ። ብድሕርዚ ኢትዮጵያ ንኦግስቲን ፖሊሲ ምብራራ ሓደ ጋዜጠኛ ኣብ ትግራይ ብዛዕባ ዘሎ ምዕባለታት ፀብፃብ ብምስራሕ ዝተፈፀመ ንጹር ናይ ሕነ ምፍዳይ ስጉምቲ እዩ። እዚ ድማ ሰበስልጣን ኢትዮጵያ ብህዝቢ ክምርመሩን ክትዕ ክግበረሎምን ዘይደልዩ ዓብዪ ፖለቲካውን ፀጥታውን ኣገዳስነት ዘለዎ ጉዳይ ክትብል እያ ናይ ሲፒጄ ዳይሬክተር ኣፍሪካ ኣንጀላ ኩንታይል ገሊጻ ዘላ። ላክ ክሩዋ ንዝተባሃለ ናይ ፈረንሳይ ካቶሊክ ዕለታዊ ጋዜጣ ካብ 2023 ጀሚራ ኣብ ኢትዮጵያ ከም ወኪል ጋዜጠኛ ኮይና ትስርሕ ዝነበረት ፈረንሳዊት ጋዜጠኛ ኦገስቲን ፖርሲሊ ኣብ ትግራይ ዘካየደቶ ናይ ስራሕ ዑደት ምዛዘመት ብበዓል መዚ ኢትዮጵያ ካብቲ ሃገር ከም ተሰጎጎት እቲ ትካል ዕላዊ ገይሩ ኣሎ። ጋዜጠኛ ኦገስቲን ፖሲሊ ካብቲ ሃገር ክትወፅእ ዝተገብረት ኣብ ሰሙን ዝኮይኑ በዓል መዚ ሚድያ ኢትዮጵያ ነቲ ውሳነ ዝሃቦ ንፁር ምክንያት ከምዘየለ ተገሊጹ ኣሎ። ሓላፊ ክፍሊ ጉዳያት ወፃኢ እቲ ጋዜጣ ቶማስ ሆፈንጉግ ኣብ ዝሃቦ መግለፂ እታ ጋዜጠኛ ዝተዋሃባ ሞያዊ ሓላፍነት ጥራሕ ከም ተዋፀአትን ዝኾነ ዓይነት ሕጊ ከምዘይጠሓሰትን ብምግላፅ እዚ ሃንደበታ ውሳነ ኣዝዩ ከም ዘሰንበዶም እቲ ተግባር ድማ ኣብ ልዕሊ ናፅነት ፕረስ ዝተሰንዘረ መጥቃዕቲ ምዃኑ ብምኩናን ገሊጽዎ ኣሎ። ጋዜጠኛ ኦገስቲን ፖሲሊ ናይ ፈረንሳይ ወኪል ዜና ከም ዝገለፀቶ ኣብዚ ወርሒ እዚ መጀመርታ እዋናዊ ኩነታት ንምፅብፃብ ናብ ትግራይ ተጓዒዛ ዝነበረት እኳ እንተነበረ ኣብ ትግራይ ኣብ ዝነበራ ፀንሒት ካብ በዓል መዚ ሚድያ ኢትዮጵያ ብስልኪ ብዝተገብረላ ፃውዒት ብህፁፅ ናብ ኣዲስ ኣበባ ክትምለስ እያ ተኣዚዛ። ኣዲስ ኣበባ ምስ በፅሐት እውን ቶማስ

ስልጣን ፖለቲካውን ፀጥታውን ዘይምርጋብ ዘለዎ ዞባ ተረኺብኪ ፀብፂብኪ ዝብል ነቐፌታ ሰንዚሮም ላ ተባሂሉ ኣሎ። ይኹን እምበር ሕጋዊ ፍቓድ ዘለዎም ጋዜጠኛታት ፍሉይ እገዳ እንተዘይተነቢሩ ኣብ ዝኾነ ክፋል እታ ሃገር ተንቀሳቂሶም ናይ ምፅብፃብ ናፅነት ዘለዎም ክኸውን ከሎ ኣብዚ ሕጂ እዋን ኣብ ትግራይ ዝተነበረ ምንም ዓይነት ዕላዊ ናይ ጋዜጠኝነት ምንቅስቃስ እገዳ ግን የለን። ፀብፃብ ሌሞንድን ኤኤፍፒን ከም ዘቃልሕዎ እዚ ጉምቲ እዚ ዝተወስደ ኣብ ኢትዮጵያ ብልዕሊ ናፃ መራኸብቲ ብዙሓን ዝግበር ፀቕጢ ብከቢድ ኣብ ዝበረ ተዓሉ እዋን እዩ። ኣብዚ ሓለፉ ወርሓት ጥራሕ ሓብ ወርሒ ለካቲት ኣዲስ ስታንዳርድ ዝተባሃለ ናይ ውሽጢ ሃገር ሚድያ ፍቓዱ ዝተሰረዘ ክኸውን ከሎ ኣብ ተመሳሳሊ ወርሒ ናይ ሮይተርስ ጋዜጠኛታት ናይ ስራሕ ፍቓዶም ተሰሪዙ እዩ። ኣብዚ ሓለፈ ወርሒ ተሓሳስ ድማ ናይ ጀርመን ዶቼ ቬለን ናይ ብሪጣንያ ቢቢሲን ጋዜጠኛታትን ፀብፀብትን ኣፍለጦም ከይሕደስ ወይ እውን ሙሉእ ብምሉእ ተኣጊዶም ክቕመጡ ከም ዝተገብሩ ዝዝከር እዩ። እዚ ኣብ ትግራይ ካብ ዝተገብሩ ዑደት ማእኸል ዝተወስደ ናይ ፈረንሳዊት ጋዜጠኛ ኦገስቲን ፖሲሊ ምስጓግሱ ጉምቲ ኣብ ኢትዮጵያ ዘሎ ናፅነት ብረስ መሊሱ ይፀብብ ከም ዘሎ ተወሳኺ ምርኣያ ምዃን እዩ ተፀብፂቡ ዘሎ። ፕረዚደንት ሶማሊላንድ ንፈለማ እዋን ዑደት ናብ እስራኤል ኣካይዱ ኣብ ኢየሩሳሌም ኤምባሲ ከፍት ምዃን እውን ተገሊጹ ኣሎ። እዚ ንብዙሕ መዓልትታት ዝፀንሕ ዑደት እስራኤል ብ26 ተሓሳስ 2025 ዓ.ም ናፅነት ሶማሊላንድ ብወግዕ ዝተቐበለት ቀዳመይትን እንኳን ኣባል ሕቡራት መንግስትታት ካብ እትኸውን ድሕሪ 6 ኣዋርሒ እዩ ተኻይዱ ዘሎ። ሶማሊላንድ ካብ ሶማልያ ናፅነታ ካብ 1991 ዓ.ም ጀሚራ እኳ እንተኣወጀት ክሳብ ሕጂ ግን ሰፊሕ ኣህጉራዊ ተፈላጥነት ከይረኸበታያ ጸኒሓ። ብድሕሪ እዚ ፕረዚደንት ሶማሊላንድ ሓሰን ሼክ መሓመድ መጠንቀቕታ ኣውፂኡ ኣሎ። ምስታ ካብኣ ተፈለያ ዘላ ሶማሊላንድ ዝግበር ርክብ ናይ እስራኤል ንዝካየድ ዘሎ ዘተ ሶማልያ ንሰላማዊ ዳግመ ውህደት ሃገር ከሰናኸሎ ከም ዝኽእል እዩ እቲ ናይ ሶማልያ መራሒ ኣጠንቂቑ ዘሎ።

0: It feels good to be in control, no matter what. Keep your business connected with Invincible Wi-Fi from Spectrum Business, the fully integrated Wi-Fi 7, 5G, and 8-hour battery backup solution. Keep connected, keep working, and keep security systems running reliably. Be in control. Be invincible. Invincible Wi-Fi from Spectrum Business. Visit spectrum.com/beinvincible to learn more. Restrictions apply. Services not available in all areas.
1: sbs.com.au/tigrinya ab online wotru tbetxwo marbab habreta ykhun wana wzenatat zabatatin mazanagitatin ab sbs.com.au/tigrinya rkhbu sbs tigrinya msma' agibkum ulodo ab facebookna atirum etizirrib katselwo hasabkum akafulun like gberunan sbs tigrinya ab facebook
2: كرة سمعتنا ذا حلف سومن بزعبا سلمات ناي غازيتنيا تات ناي كوميونيتي راديو 3CR زخونو غازيتنيا برهان اسماعيلن احمد محمود زملكت الا لا كايدنا نيرنا نساتو مابزي عامت بزغبرو اب محبرسب صلوا محبرسب ناي كلتشن سرانش ديشن تشلمت كون قيلو مالو استرفع الا لا لنا نابو كبلكم
3: زي تسمعوا زلخم مدار
2: وانقات كرنز فنو بريدي اس بي اس يو كان زبل كقليل صراحه يكونن مبات كاب كل زغرم دما بفولنتير بويك اب ولنتا بزيك فيليتيو نخند زعمتاتنا ل 25 عامتا تاجلكم انتايو ابت حبره حسب انتاي رياكشن وي غبره ملسيهم ترخبو كابت حبره حسب زغطمكم بده هو تشالنج كنتاي
4: او الو كمتي تفلطو بهذين صغار نعطي قدنا اللخا في تشالنجز بزحيو كبيديو وتصير كاونز ودا ايكون حق حيش قلنا احنا كل جزين على تي تصفان مورال زفنا حق حيش اب تو كوميونيتي بمورال يكون ولا اب تعامتاوي ناي راديو تون غبرو تي كوميونيتي راديو ببولو او بي فولنتير زكايد ومخا كمنجس زكون يكون حق زي بولو بكوميونيتي بشان شعت 270 في ديكسان زين ابع على ايست تيمور من قاسم كلهم اندونيسيا نتوم ريفولوشنريز لما فقاس توهيلو زجمر بروجرام كوينو وموتي بوتا غزي اوم كمستر يزرلها بسرعه ستيشن كوينو انت قبل دني تريدو نبعلو اكايدو كاب تحبره تسمح حبره سبي ازس نزخونتي اكايداناتو نحنا كاب نجمر ابتي اكايداناتو اتينا زغانن حجزاي زرقبنا يلا حق عايش بين أبتي زدلينا نايتا عمتاو كفليت نابنا لنا قدر لنا زخوانة تستيشن سلسة شاح أربعة شاح حموشة شاح تخفل عمتاوي سلسة مئة شاح كن اكبار لنا دونيشن نتي راني كوست نايتا ستيشن كنا كايد
2: كلها تكون مالت كلها انتن راديو أبو زر لهم مالت
4: كلها انتن راديو ستيشنس كلها انتن راديو ستيشنس مغنياتو أبو خانت ساعات 7.8 دولار كوست تقبر 24-7 يعد سرحت راديو قن تي ناي بحكي أنا حجب حبر السبنات راح زي كونه بحافة شؤوتي حبر السبن زي كوميونيتي راديو سابورت زقبر كساب كنداي تنكور مخانور ساب كنداي كوميتد مخانور كويزاري إكا حجب ورح شوعات تزمت تزرل على تربعة ورح شوعاته مبال خمسة ورق أو عمته يبعلا لزي راديو ستيشن زي نحن هنا بإرتيان كوميونيتي راديو أب سبتمبر زمت تزرلو مبال عسران حموشتان عمتنا كنا بعلينا أجي أب حبر السبنة خملس أب حبرة صبناون بدرجاتي كوميونيتي يكون أب تفعل عليها كوميونيتي سكواتان كلها كاب تزرق بوضع أكتو فاندتات قل حق ذاتي قربان لعب كم أون اندفيجواليس نحطت كم أون قل بيزنس نحطت إزي بفر لاين عنا حجيتي نعنا تقام زخون انتايو تقان زبي كم تتفلطو بياني راني مكوست تطرح معات وطايتاتي زرلو مسؤون كراي زخفر عليك ناي تليفون تالو توس إيتاب بزحي جن كتاب حج نحنا كتاب عام بفرلاي قرب بلغت جامعات نيرنا كاب عام جن مسجنا يطلح يوم أحد لعل خمسة زخونو كاب مكبر سبنا كميت بكونهم عامتها وي كفليت نايتي كراي نايت راديو بول بول نتصام كونتريبيوت جرام خفلو مرتعة أتيهم كاب عام جميرون كتاب حجون يقطر لو أنت قبل دلي تي راديو نبعده تي كوميدي راديو زي نحنا نكاد نزل لنا سومنا وكوميدي راديو دمت حبوبار ناي كل تحبرة تذهب بقلي أبو مورال قلي أبو حبريتا بزخات كألو هجي كل تحبرة تذهب باب زكاء له أبتي عمتها وي دونيشن حتى له ኖ ኢሉ ዝመልሰና ሰብ እውን ኣይረኸብናን ግን ካብ ዓሚ ከምዛ ዝብለካ ብስሩዕ ኣገባብ ሰባት ኮንታክት ዝገበርናዮም ኮሚቲ ዝኣተዉ ካብ ሕጂ እኒኦ ቲ ዓመታዊ ክፍሊት ናይቲ ቦታ ፀገም ኣይክህልወናን ካልእ ሕፅረት ናይ ግዜ ኣለዎ ብየነ ኩሉ እቲ ዝግበር ኣክቲቪቲ ስካቨር ክንገብሮ ኣይንኽእልን ኢና ብዚ ኣጋጣሚ እዚ ንኣብነት ኣብ ኖርዘርን ፓርት ናይ ቪክቶርያ ወይ በዚ በዓል ሮክስፓ ፓርክ ዝርከቡ ኤርትራውያን ብኡ ዓብ ኮሚኒቲ ኣሎ በዚ ኣጋጣሚ እዚ ንሓውና ያስር ዓብዱራሒም ከመስግኖ ይፈቱ ኩሉ ግዜ ሪኮርድ ገይሩ እቲ ዝግበር ኣክቲቪቲስ ካብቲ ቦታ ይልእ ከልና ንሕና ከዓ ኣብቲ ፈነዊ ሬድዮ ነቕርቦ ከምቲ ትፈልጦት ሕብረተሰብና ሎሚ ዓዲ ገፊሑ ሰብን ብጣዕሚ ፋሕፋሕ እዩ ኢሉ ዘሎ ወላ ኣብዚ ንኣሽቱ ስራሕ እውን ከምዚ ኮረስፖንደንስ ዝበሃሉ ወይ መልእኽቲ ዘመሓላለፉ ሰሙናዊ ንእግሪ መገዶም ገለ ኣገዳሲ ነገራት ሪኮርድ ገይሮም ክሰዱ እውን ኣገዳሲ እዩ እቲ ስራሕ ናይ ኩልና እዩ ተሓባቢርና ከዓ ንቅድሚት ክንከይድ ንምነ
2: ብጣዕሚ ፅቡቅ ማለት ቀሊል ስራሕ ኣይኮነን ከም ዝበልካዮ እውን መበል 25 ዓመት ናይቲ ሬድዮ ኣብ ዝመፅእ መስከረም ከም ተኽብሩ ሽዑን ነንፀባርቆ ንኸውና ብሓፈሻ ግን ኩሉ ግዜ ኣፍልጦ ምሃብ ፅቡቅ እንድዩ ብኣውስትራልያ ደረጃ ድማ ሬድዮኹምን ንስኻትኩም ትሰርሕዎ ዘለኹም ኣፍልጦ ምርካብኩም ደጊመ ዮሃና እንኳዕ ሕጎሰኩም ይብለኩም ኣብ መፃኢ ዓወት ምነኢልኩም ብሓንሳብ ስለ ዘለና መሳርሕቲ ኢና የቀኒለይ ብርሃን
4: የቀኒለይ በየነ
3: ማሕበረሰብኩም ዘተኹም ኤስቢኤስ ትግርኛ
0: It feels good to be in control, no matter what. Keep your business connected with Invincible Wi-Fi from Spectrum Business, the fully integrated Wi-Fi 7, 5G, and 8-hour battery backup solution. Keep connected, keep working, and keep security systems running reliably. Be in control. Be Invincible. Invincible Wi-Fi from Spectrum Business. Visit spectrum.com/beinvincible to learn more. Restrictions apply. Services not available in all areas.
5: One second, you're enjoying your first day off in forever. Then, mid-lunch, your phone buzzes. A window's been broken at home, and you're miles away. In one second, everything can change. That's why ADT offers security systems with 24/7 monitoring, with tech that helps first responders prioritize your emergency. And with the ADT Plus app, you can stay informed and in control of your home from virtually wherever you are. When every second counts, count on ADT. Visit ADT.com to learn more.
6: Want instant MVP status? Join the new Dick Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
2: SBS audio app ሎሚ ዳውንሎድ ጌርኩም ኩሎም ትፈትዎም መደባት ክትሰምዕዎም ጀምሩ ካብ App Store ወይ ካብ Google Play ብነፃ ክትረኽብዎ ትኽእሉ ኢኹም
7: All across America, Spectrum Business is helping small businesses do more within their budget. Like in Rochester, we're at this computer coding class where fiber-powered internet keeps ideas flowing free forever. And in Austin, our fast, reliable internet lets this gym stream classes all day.
8: One more, let's go.
7: Free forever. Get business internet advantage free forever when you get 4 mobile lines. Visit spectrum.com/freeforlife to find out how. Spectrum Business.
9: Spectrum Internet is powered by fiber and connected to the premises by coaxial lines. Restrictions apply. Services not available in all areas.
6: Want instant MVP status? Join the new Dick Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks. Like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick's Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
10: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
8: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
11: Starting a new life in Australia isn't easy.
12: A lot of companies have rejected me.
13: Sometimes I feel like, oh, I'm gonna quit, I've given up.
11: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
2: ሀገር ዛንታታትናን ሕልምታትናን ዘርእናን ዝሓዘ እዩ እዚ ሓላፍነታት ንምቕፃሉ ኣገዳሲ እዩ ንኣትክልትን እንስሳታትን ብግቡእ ክንከናኸሎም ግዴታ ኣሎና ሚስ ብሮምሎው እዚኦም ኣካል ስርዓተ ምግብናና እዮም ብዛዕባ ዛንታታት ጃኩርባን እናሓልሞ ታሪክን ምህሮታትን ድሕሪኡ ንዝቕፅል ወለዶ እንምህሮ ትምህርትታትን እዮም
14: when they move, when they breed, and when they're thriving, and when something's not right.
2: ምዞም ጅር ወይ ዘርኢ እዚኣቶም ንኣሽሓት ዓመታት ኢና ንነብር ነርና ክንቀሳቀሱ ከለዉ ክራብሑ ከለዉ ክዕንብቡ ከለዉ ገለ ነገር ድማ ቁኑዕ ክኸውን ከሎ ከመይ ይመስል እውን ንርዳ ኢና ስለዚ ብዛዕባ እንስሳ ዘገዳምን ፍሎራን ፋውናን ክንዛረብ ከለና ፍሉይነት ስለ ዘለዎም ጥራይ ዘይኮነስ ከም ሓደ ኣካል መንነት ናይ ደቀባት ህዝብታትና እዮም ምዕቃብ እንስሳ ዘገዳምን ኣትክልትን ኣውስትራልያ ኣገዳሲ ዝኸውን ንምንታይ እዩ ኣብ ኣውስትራልያ ፍሉይ ዝኾነ ህወታዊ ብዙሕነት ምዕቃብ ነቶም ኣብ ምሳና ዝነብሩ ዓሌታት እንስሳ ዘገዳምን ኣትክልትን ጥራይ ዘይኮነስ ንጥዕናን ብልፅግናን ኩሎም ኣውስትራልያውያን ኣገዳሲ ስለ ዝኾነ እዩ
15: like grasslands these are the things that provide services for humanity
2: ናይ ጥዕና ስርዓት ኣከባቢ ማለት ጫካታት ቀላያት ምድረ ሳዕሪ ንደቂ ሰብ ኣገልግሎት ዝህቡ እዮም እዚኣቶም ፅሩይ ኣየር ይህቡ ኣንጻር ክሊማ ለውጢ ድማ ይሰርሑ ከም ቱሪዝምን ሕርሻን ዝኣመሰለ ዓበይት ኢንዳስትሪታትና ድማ ይሃንፁ ብምባል ፕሮፌሰር ፖሲንግሃም ይገልጽ ዘርእታት እንተጥፊእና ዕዮ ናይቶም ስርዓተ ኣከባቢ ወይ ኢኮሲስተም እናነከየ እዩ ዝኸይድ ስለዚ እቲ ንሰባት ዝህቡና ጥቕሚ ኣገልግሎት እናጎደለ እዩ ዝኸይድ ሓደ ካብቶም ኣብ ኣውስትራልያ ስግኣት ኣንፀላሊዎም ዘሎ እንስሳታት ዘገዳም እቲ ዓብዪ ናይ ምድረ በዳ ስኪንክ ወይ ዘ ግሬት ደዘርት ስኪንክ ዝበሃል እዩ እዚ ንደቀባት ኣገዳሲ ባህላዊ ትርጉም ዘለዎ እዩ
14: the great desert skink or jacara it's a small orange lizard that lives underground in a family
2: the great desert skink ወይ ቲጃኩራ ኣብ ትሕቲ መሬት ዝነብር ንእሽቶ ኣራንሻዊ ጠበቕ እዩ ዓሌት ቲጃኩራ ምስ ብዙሓት ወለዶታት ብሓደ ብምንባር ሓደ ዓይነት ፆር ብምክፋልን ንሓድ ሕዶም ብምክንኻንን ዝነብሩ ፍጥረት እዮም እዚ ከዓ ነቲ ማሕበረሰብ ደቀባትን ንስድራ ቤትን ንማሕበረሰብናን ንሃገርናን ዘሎ ናይ ሕድሕድ ኣኽብሮት ዘንፀባርቕ እዩ ትብል ሚስ ብሮምሎው ዓሌት ዘርኢ ምስ ዝጠፍእ ኣከባብያዊ ዕንወት ጥራይ ዘይኮነ ባህላዊ ክሳራ እውን እዩ
14: ዘጥፍእ
2: እቲ ምስቶም ዘርኢ እተተሓሓዘ ፍልጠት ክሃስስ እዩ ዛንታታት ተግባራትን ዝምድናታትን እውን ይደክም ኣብ ምድረ በዳ ሃገር ጥዒት እንተኮይና ሰባት ጥዑያት እዮም ዝብል ብሂል ኣሎ ብዙሓት ኣትክልትታትን እንስሳታትን ኣብዚ ዓለም እዚኣ ዘይፍለጡ ዝነብሩ ኣለዉ እዚ ሚዛኑ ክሳዕ ክንደይ ተነቃፊ ምዃኑ ድማ ንርዳእ ኢና ኣብ ኣውስትራልያ ናይ ምፅናት ቅልውላው እንታይ እዩ ኣውስትራልያ ብፅልዋ ናይ ወራራት ሃደንቲ ከም ወኻርያን ግዳም ሓደር ደማሙን ዕንወት ኣከባብን ለውጢ ክሊማን ከቢድ ናይ ህወታዊ ብዙሕነት ቅልውላው ኣጋጢሙ እዩ እቲ ዘሕዝን ግን ኣውስትራልያ ኣብ ዓለም ብምፅናት መጥበውቲ ዝለዓለ መጠን ብዝሒ ዘለዋ እያ
15: Australia probably has over 500,000 different species, many of which have never yet been described. But of the ones we know well, we know that
2: Australia منالبات لعلي فرق مليون زتفالال جير وي عليت اللواء مبزاحتهم كابزي اتهم زاقي تاي تقلصون يخون بر كابتومات ابيعنا نفلتهم جير ويزرعي كلتا شح زخونو كايت انتو تساقي ام اللو ኬት ብራድቢ ሓላፊት ኣብ ናይ ሳውዝ ኣውስትራልያ ናይ ኣከባቢ ማሕበር ትካል ዝኾነ ጎድዋና ሊንክ ሊትድ ኮይና ኣብ ደቡባዊ ምዕራብ ብታ ግዝኣት ልዕሊ 1,000 ኪሎ ሜትር ርሕቀት ዘለዎ መንበሪ ቦታ ንምትሕሓዝ ዝሰርሕ ትካል እዩ።
16: It's a tragedy that my kids can't camp out like the old fellas I've talked to and have a ring of eyes around
2: them. ደቀይ ከምቲ ቀደም ሰባት ገብሩ ዝነበሩ ካምፕ ገብሩ ዘይምኽኣሎም ዘሕዝን እዩ። ካብቲ ኣብ ሓደ እዋን ዝነበረና ብዙሕ እንስሳ ዘገዳም ከዓ ኣብ ዙርያት ዝነብሩሉ ሰፈር ቀለቤት ኣዕንቲ ኣለዎም።
16: A number of plants that have been wiped out that we never even saw.
2: ምጥፋእ መጥፋውቲ ዓብዪ ጉዳይ ከም ዝኾነ ንፈልጥ ኢና። ሕጂ ግን እቲ ኣብ ምፅናት ዘጋጥም ዘሎ ቅልውላው ነቶም ፈፂምና ዘይረኣናዮም እተደምሰሱ ሓያሉ ኣትክልቲ ክሳዕ ክንደይ ዓብዪ ምዃኑ ክንግንዘብ ጀሚርና ኣሎና። ኣብ ልዕሊ እንስሳ ዘገዳምን ኣትክልትን ኣውስትራልያ ሓደጋ ዘስዕቡ ስጋኣታት እንታይ እዮም? ኣብ ኣውስትራልያ ንምጥፋእ ወይ ምፅናት ብዝሃ ሂወት ዝፀልዉ ሰለስተ ኣገደስቲ ስጋኣታት ኣለዉ። እቲ ቀዳማይ ንልምዓትን ንሕርሻን ተባሂሉ ዝግበር ንጥፈታት ምድምሳስ መንበሪ እዞም ሂወታውያን እዩ። እቲ ካልኣይ ከዓ ብወረርቲ ዘርኢ ዝመፅእ ስጋኣት እዩ። ከም ወኻርያ፣ ደማሙ፣ ወረርቲ ዓሌት ፀሃይን ገለ ሕማማትን ይርከቦም። ለውጢ ኩነታት ኣየር ከዓ ካልእ ንናይ ኣውስትራልያ ብዙሕነት ንምጥፋእ ስጋኣት እዩ። ፕሮፌሰር ፖሲንግሃም ክሊማ ለውጢ ንኣህጉር ኣውስትራልያ ብሓንቲ ሰዓትን ፈረቓን ዲግሪ ኣሚቕዎ ኣሎ። ብዙሓት ጅር ወይ ዘርኢ ምስቲ እናወሰኺ ዝኸይ ዘሎ ሙቐትን እናወሰኺ ዝኸይ ዘሎ ከም ባርዕ፣ ምዕልቕላቕን ብርቱዕ ህቦብላን ዝኣመሰለ ሓደጋታት ክለማመዱ ኣይክእሉን እዮም። ምብትታን መንበሪታት ህወታውያን ምስ ፅልዋ ናይ ካልኦት ኣስጋእቲ መስራሓት ተደሚሩ ንብዙሓት ኣብ ኣውስትራልያ ዝርከቡ እንስሳ ዘገዳምን ኣትክልትን ኣብ ሓደጋ ኣትይዎም
16: ኣሎ።
2: ብዛዕባ ስጋት እንስሳታት ዘገዳምን ኣትክልትን ንዛረብ ኢና። እንተኾነ ግን እዚ ሕጂ ንሪኦ ዘለና ነገራት ካብ ብዙሕ ለውጥታት ቅልጡፍ መጥቃዕቲ ዝወርደና ዘሎ እዩ። ነዚ ኣብ ነንሕድሕዱ ዝተኣሳሰር ስርዓት ኣከባቢ ወይ ኢኮሲስተም ሒዝና ኣብቲ ሕዛእቲ ኢልና ንፅውዖ ንኣይስቱ ስጉ ምትታት ኣቲና ብሓፈሻ ነቲ ዘድሊ ምሕደራ ኣይቀርብን እዩ። እቲ ቐንዲ መጥቃዕቲ መብዛሕትኦም እንስሳ ዘገዳምን ልምድታትን ኣብ ነንሕድሕዶም ርክብ ንኸይገብሩ ምግባሮም እዩ። እዚ ከዓ ነቲ ዓለምን ክሊማን ኣብ ዝቕየረሉ ዘሎ እዋን ንኽልወጡ ዘለዎም ተፃዋርነት ዓቕሞም የጥፍኦ። ብመሰረቱ ግና ነዚ ስርዓት እዚ ኣፍሪስና ኢና፣ ናብ ሒደት ነገራት ኣውሪድናዮ ኢሉ ኣውስትራልያ ንዘለዋ እንስሳ ዘገዳምን ኣትክልትን ኣብ ምክልኻል ብኸመይ ክሕግዝ ይኽእል? ኣውስትራልያ ንዘለዋ እንስሳ ዘገዳምን ኣትክልትን ንምክልኻል ኩላትና ሓገዝ ክንገብር ንኽእል ኢና። እቲ ቀዳማይ ስጉምቲ ገዛ ርእስኻ ምፍላጥ ምዕጣቅ ኮይኑ ይስማዓኒ። ኣብ ጉጅለ ምዕቃብ ኣከባቢ ወይ ኣብ ከባቢኻ ኣብ ዝርከብ ጉጅለ ባህርያዊ ታሪክ ክትሳተፍ ትውስን ትኸውን። ኣብ ዝኾነ ይኹን ቦታ ኣብ ስፍራ ኣታክልትኻ ወይ ኣብ ከባቢኻ ኣብ ዝርከብ መናፈሻታት መበቆላዊ ኣግራብን ቆጥቋጥን ክትተክል ትኽእል ኢኻ ክብል ፕሮፌሰር ፖሲንግሃም
16: ይገልጽ። massive improvement in ecological health at a very large scale.
2: እዚ ተግባራት ንባህልን ጥዕናን ኣውስትራልያውያን ከመይ ከም ዝኸውን ንገዛ ርእስኻ ምስ ፈለጥካ ብዛዕባ ምጥፋ ናይ ኣውስትራልያ ፍሎራን ፋውናን ዝምልከት ዘተሓሳስበካ ነገር ምስ ፖለቲከኛታት ምዝርራብ፣ ምስ ናይ ከባቢ ማሕበረሰብ ጉጅለታት ይኹን ብናይ ከባቢኻ ንመክሰብ ዘይሰርሑ ትካላት ብምዃን ኣብ ምዕቃብ ብዙሕነት ንምስታፍ ዕድላት ኣሎ። ብመሰረቱ ኣብ ኢኮሎጂካዊ ጥዕና ዓብዪ ምምሕያሽ ንምምፃኢ መደብና። ከምዚ ዝኣመሰለ ዓበይቲ ለውጥታት ግን ብሓባር ብዝፍጠር ንኣሽቱ ለውጥታት ጥራይ እዩ ዝግበር። ነብሲ ወከፍ እዚ ንእሽቶ ለውጥታት እዚ ከዓ ብወልቀ ሰባት ወይ ብጉጅለታት ክደፋፍእ ኣለዎ ኢላ። እንስሳ ዘገዳም ናብ ንቤቶም ክምለሱ ምሕጋዝ ናብ ቤቶም ክምለሱ ምሕጋዝ ወይ እውን ደረጃ ብደረጃ ለውጢ ንምግባር ትርጉም ዘለዎ ገንዘብ ዝህቡ ኣውፈርቲ ክኾኑ ይኽእሉ። ነብሲ ወከፍና ለውጢ ዝገብር ነገር ክንረክብ ንኽእል ኢና ኢላ።
14: It can start with something as simple as learning whose country you're on and listening to and respecting local knowledge.
2: ኣብ ናይ መን ሃገር ከም ዘለካ ክትምሃርን ነቲ ኣብቲ ከባቢ ዘሎ ፍልጠት ክትሰምዖን ከተኽብሮን ከም እትኽእል ኳንካ ሚስ ብሮውሎው ትገልጽ ብደቂ ሰባት

ክቡራ ሰማዕትና ናይ ሎሚ መደብና ቀንዛሞ ኣርስታት ዜና ክደግመልኩም ሚኒስተር ጥዕና ፌደራል ማርክ ባትለር ብዛዕባ እቲ ኣብ ሃገራዊ መድሕን ስንክልና ኤንዲኣኤስ ተገይሩ ዘሎ ለውጢ ዝምልከት ማመታት ዝቐርብ ዘሎ ስክፍታታት ኣፍልጦ ከም ዝህቦ ገሊጹ ቀዳማይ ሚኒስትር እስራኤል ቤንያሚን ናታንያሁ ኣብ መንጎ ኣሜሪካን ኢራን ብዛዕባ ተገብረ ስምምዕ ንክመያጡ ናይ ጸጥታ ካቢንኡ ክእክቦም እዩ ኣሰልጣኒ ሃገራዊ ጋንታ ኩዕሶ እግሪ ኣውስትራልያ ሶኮሩ ቶኒ ፖፖቪች ኣውስትራልያ ንቱርኪያ ክልተ ባዶ ብምስዓራ ኣዝዩ ከም ዝሕበን ገሊጹ ባር ሰማዕትና ናይ ሎም መደብና ኣዛዚምና ኣለና ኣብ ዝመፅእ ሓሙስ ዝተፈላለዩ ትሕዝቶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ቅነ ዝምነየልኩም እዛ ክምፀናሕኩ ኣዳላውና ኣቕረብን ዝመደብ ቤነሰምርህ ብሩኽ መዓልቲ እዩ

0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Samarinya Garnut, mobile, online and radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንጁሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጂናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ ሰኔ 8 2018 አድማጮቻችን እንደምን አርፈዳችኋል? ዘወትር ሰኞ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርትና ቃለ ምልልስ ዝግጅቶቻችን ተከታተዋል። ሀገርኛ ሪፖርት የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 ጀምሮ በአዲስ አበባ እንዲካሄድ ቀን የተቆረጠለት መሆኑን ቀዳሚ ትኩረቱ አድርጓል። በቃለ ምልልስ ዝግጅታችን አንጋፋ ጋዜጠኛ ደራሲ የእስልምና ጉዳዮች ተመራማሪና የታሪክ አጥኚ አቶ ተሾመ ከማል ብርሃኑ በቅርቡ የአክሱም ተማሪዎች የሂጃብ ጥያቄ የፖለቲካ ህመሙ ምልክት ወይስ ራሱ ህመሙ ነው በሚል መጠይቅ ለህትመት ያበቁትን ተከታይ መጣጥፋቸውን ጭብጦች ነቅሰው ያስረዳሉ። እስከ ፕሮግራማችን ማብቂያ ቆይታችሁ ከእኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቀ ነኝ።

0: ወደ ዝርዝር ዜናዎቹ ከማለፋችን በፊት ረሳ ዜናዎቹን እናስቀድማለን። ዩናይትድ ስቴትስ እና ኢራን ከስምምነት ላይ ደረሱ። የዋን ኔሽን መሪ ፖሊን ሃንሰን የተመራጭ ጠቅላይ ሚኒስትርነት የህዝብ አስተያየት ድጋፍ አገኙ። የዓለም ዋንጫ ውድድር ቀጥሏል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኢራን ከዩናይትድ ስቴትስ እና እስራኤል ጋር ያላትን ግጭቶች ከናካቴው እንደምትገታ አስታወቀች። ለበርካታ ግንባሮች መካከለኛው ምስራቅ ውስጥ እየተካሄደ ያለው ግጭት ማምሻውን እንደሚያከትምም ተናግሯል። የኢራን ምክትል የውጭ ጉዳይ ሚኒስትር ካሲም ካርባባዲ ከኢራን መንግስት ቴሌቪዥን ጋር ባደረጉት ቃለ ምልልስ ጦርነቱ የመቋጫ ውድድሮች በ60 ቀናት ድርድሮች እንደሚከናወንና በሂደቱም አንዳች ስምምነት ጥሰት ከተፈጸመ ግና ቴህራን ያጸፋ ምላሽ እንደምትሰጥ ተናግሯል። የኢራን ዜና አንባቢ ዛሬ ማለዳ ላይ ዜናውን ባቀረበበት ወቅት
1: America for the United States was forced to sign a memorandum to end the war with the
0: United States ከኢራን እስላማዊ ሪፐብሊክና ማጽያን ግንባር ጋር ጦርነቱን ለማክተም ግድ ተሰኝታ ፈርማለች። በሁሉም ግንባሮች በኢራንና አጋሮቿ ላይ በዩናይትድ ስቴትስ ተከፍቶ ጦርነቶች ባስቸኳይ በዘላቂነት እንዲያከትሙ ሺባዝ ሻሪፍ አስታውቋል። የፓኪስታን ጠቅላይ ሚኒስትር የዩናይትድ ስቴትስ በኢራን ላይ የከፈተችው ጦርነት ለመክታት ከስምምነት ላይ መድረሱን ገልጧል ብላለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በበኩላቸው በማህበራዊ ሚዲያ ገጻቸው ሁላችሁም እንኳን ደስ ያላችሁ፣ የሆርሙዝ ሰርጥ ያላንዳች ቅረጥ እንዲከፈትና ዩናይትድ ስቴትስም ዘግታው የነበረውን መተላለፊያ እንድትከላ አጽድቃለሁ ብለዋል። ዩናይትድ ስቴትስ እና ኢራን የሰላም ስምምነቱን አርብ ጁን 19 ስዊዘርላንድ ላይ ለመፈራረም ቀን ተቆርጦላቸዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካሲም ካሪባባዲ የሰላም ስምምነቱ ሊባኖስንም እንደሚያጠቃልል ተናግረዋል። የሰላም ስምምነቱ የመግባቢያ ሰነድ ላይ ዩናይትድ ስቴትስ አቅባ ይዛ የነበረችውን የኢራን 24 ቢሊዮን ዶላር እንደምትለቅ ሰፍሯል። ካርባባዲ አክለውም
2: When negotiations begin within 60 days with the aim of reaching a final agreement
0: የመጨረሻው ስምምነት ላይ ለመድረስ 60 ቀናት ውስጥ ሲጀመር ግቡን ከመታ የኛ ቁልፍ ጉዳይ የድንጋጌዎቹ ግብር ላይ መዋል ነው ብለዋል። በሌላም በኩል እንግሊዝ፣ ፈረንሳይ፣ ጀርመን እና ጣሊያን በፊናቸው ባወጡት የጋራ መግለጫ ኢራን ላይ ጥለውት የነበረውን ማዕቀብ እንደሚያነሱ ገልጠዋል። አክለውም ኢራን ከቶንም የኒውክሌር ባለቤት እንዳትሆን እርግጠኛ መሆን እንደሚሹም አመላክተዋል። የካታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱል ራሂም አልታኒ ለአደራዳሪዋ ፓኪስታን ምስጋናቸውን ሲያቀርቡ ጃፓንም በበኩሏ ይሁንታዋን ቸራለች። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው የሆርሙዝ ሰርጥ መከፈት ጉዳይ ዛሬ ኢቪያን ፈረንሳይ ውስጥ በሚጀመረው የቡድን 7 ጉባኤ ላይ የመወያያ አጀንዳ እንደሚሆን አመላክተዋል። የቡድን 7 ሀገራት ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ እንግሊዝ፣ ዩናይትድ ስቴትስ እና ካናዳ መሪዎች የጉባኤው ታዳሚዎች ይሆናሉ። በሌላም በኩል ፈረንሳይ ውስጥ የሚካሄደውን የቡድን 7 መሪዎች ስብሰባ በመቃወም 50 ሺህ ያህል የተቃውሞ ሰልፈኞች ጄኔቫ ውስጥ የተቃውሞ ድምጾቻቸውን አሰምተዋል። አዲስ ይፋ በሆነው የህዝብ አስተያየት ስብስብ የዋን ኔሽን ፓርቲ መሪ ፖሊን ሃንሰን አንቶኒ አልቤኒዚን አልፈው የተመራጭ ጠቅላይ ሚኒስትርን ድጋፍ አግኝተዋል። የህዝብ አስተያየቱ የተሰባሰበው 2000 ያህል ሰዎችን በማናገር ሲሆን 33% ያህሉ ፖሊን ሃንሰንን በተመራጭ ጠቅላይ ሚኒስትርነት ደግፈዋል። 29% የወቅቱን ጠቅላይ ሚኒስትር አንቶኒ አልቤኒዚን ሲሹ፣ 16% ለተቃዋሚ ቡድን መሪ አንገስ ቴለር ድጋፋቸውን ቸረዋል። ይሁንና የዋን ኔሽን ፓርቲ ምክር ቤት አባል ባርናቢ ጆይስ ሰሞንኛ የሆኑትን የህዝብ አስተያየቶች ላይ እንብዛም ትኩረት መቸር እንደማያሻ ሰሰስቡ አሁን ላይ ማተኮሩ ስለ እውነት በጣም ጥንቃቄ ማድረግ ያሻል። የምርጫ ወቅት ሲቃረብ የዛሬው አይነት የህዝብ አስተያየት ድጋፍ አይኖርም። ምንም ይሁን ምን መልካምም ይሁን አስከፊ የተለያየ ነው የሚሆነው። ማተኮር የሚገባን በወቅታዊ ጉዳዮች ላይ ነው ብለዋል። ዛሬ ማለዳ ላይ በተካሄደ የ2026 የፊፋ ዓለም አቀፍ ውድድር ኔዘርላንድስ እና ጃፓን 2-2 ተለያይተዋል። ጃፓን አቻ ግቧን ያስቆጠረችው ለጨዋታው ፍጻሜ 2 ደቂቃዎች ሲቀሩ ነው። ኮትዲቯር እና ኢኳዶርም ባደረጉት ውድድር ኮትዲቯር 1-0 ኢኳዶርን ረታለች። በዚሁ ወደ ውጭ ምንዛሪ ተመና መራለን። አንድ የአውስትራሊያ ዶላር 111 ኢትዮጵያ ብር ከ09 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 70 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰማልን። ሲድኒ ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 20። ሜልበርን ብራ ይሆናል። ዝቅተኛ 13 ከፍተኛ 19። ብሪስበን ብራ ይሆናል። ዝቅተኛ 15 ከፍተኛ 23። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 3 ከፍተኛ 16። አድላይድ ያካፋል። ዝቅተኛ 15 ከፍተኛ 20። ሆባርት ብራ ይሆናል። ዝቅተኛ 6 ከፍተኛ 13። ካምብራ በአብዛኛው ፀሐያማ ይሆናል። ዝቅተኛ 2 ከፍተኛ 18። ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 22 ከፍተኛ 32። አዲስ አበባ በከፊል ፀሐያማ ይሆናል። ዝቅተኛ 4 ከፍተኛ 25። ዜናዎችን ከማጠቃላችን በፊት ርዕሰ ዜናዎችን ደግመን እናሰማለን። ዩናይትድ ስቴትስ እና ኢራን ከስምምነት ላይ ደረሱ። የዋን ኔሽን መሪ ፖሊን ሃንሰን የተመረጡ ጠቅላይ ሚኒስትርነት የህዝብ ድጋፍ አስተያየት አገኙ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: Want instant MVP status? Join the new Dick's Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick's Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
1: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
2: SBS Audio.
3: Kasabi ogar indiget tetchawati emilew yichal.
4: Yahu yadaliya, chuẩnbei hao le ma?
5: SBS Chill.
6: SBS Pop Asia. Non-stop Asian pop.
7: Can you describe that feeling for people who haven't experienced it?
8: SBS Hindi uplab karwata hai.
9: Far from the partisan politics.
3: Sitsabalai bohunu kwankoch, zenaochin yeaze, kostawi simmet ogar yemiget muzikana, maraki podcastoch ka tashefunbet lemegelet yitabqotal.
2: sbs.com.au/audio.
3: በዚሁ የኢትዮጵያ ግራይም ክክር ጉባኤ ካምሌ 8 ጀምሮ በአዲስ አበባ እንዲካሄድ ቀን የተቆረጠለት መሆኑን ቀዳሚ ትኩረቱ ወዳደረገው ሀገርኛ ሪፖርት እናልፈልን። ደምቀ ከበደ እንደሚከተለው አጠናቅሮታል። ሀገርኛ ሪፖርት
10: የኢትዮጵያ ሀገራዊ ምክክር ጉባኤ ካምሌ 8 ጀምሮ በአዲስ አበባ ይካሄዳል ተባለ። ሀገር አቀፉ የሀገራዊ ምክክር ኮሚሽን ካምሌ 8 2018 ዓ.ም ተመረጀ ጀምሮ ሀገራዊውን የምክክር ጉባኤ በአዲስ አበባ በአዲስ ኢንተርናሽናል ኮንቬንሽን ማዕከል እንደሚያካሂድ አስታውቋል። ኮሚሽኑ ይህንን ያስተዋወቀው ሰኔ 5 ቀን 2018 ዓ.ም ተመረጀ በሸራተን አዲስ ሆቴል ለጋዜጠኞች በሰጠው መግለጫ ሲሆን የዋና ኮሚሽነር ፕሮፌሰር መስፍን አራያ እንዳስተዋወቁት ጉባኤው በመዲናዋ 15 ቀናት ያህል ይካሄዳል። ጉባኤው ከ4000 በላይ ጉባኤተኞች ከሁሉም የሀገሪቱ ክፍሎችና ከሁሉም ከተማ አስተዳደሮች ይሳተፉበታል ብለዋል። በዚህ ጉባኤ ወቅትም በተለያዩ ክልሎች በህዝብ የተመረጡ አጀንዳዎች ላይ የመጨረሻ ውይይትና ምክክር እንደሚካሄድ ነው የተገለጸው። በጉባኤው የሚነሱ ዋና ዋና ጉዳዮች መካከልም የህገ መንግስት ማሻሻያ፣ የማንነት ጥያቄዎች፣ የክልሎች ድንበር አከላለል፣ ፍትሃዊ የኢኮኖሚ ተጠቃሚነት እንደዚሁም ከብሔራዊ ሰንደቅ ዓላማ ጋር የተያያዙ ጉዳዮች መሆናቸው ተገልጿል። ኮሚሽኑ እስካሁን በተካሄደው ምክክር ሂደት 1234 ወረዳዎች ተሳታፊ መሆናቸውን ገልጾ ይህም በአጠቃላይ 93% የሀገሪቱን አካባቢዎች ይሸፍናል ብሏል። ኮሚሽኑ በተጨማሪም ለጉባኤው ተሳታፊዎች ቅድመ ዝግጅት እንዲያደርጉ ጥሪ ያቀረበ ሲሆን እስካሁን በሂደቱ ያልተሳተፉ አካላትም በቀሪው ሂደት እንዲቀላቀሉ ኮሚሽኑ ዝግጁ መሆኑን አክሎ ገልጿል። ኢትዮጵያና ናይጄሪያ የእስረኞች ዝውውር ስምምነት ተፈራረሙ። ኢትዮጵያና ናይጄሪያ በሁለቱ ሀገራት ውስጥ የተፈረደባቸውን ዜጎች የቀረበባቸውን የእስር ጊዜ በትውልድ ሀገራቸው እንዲያጠናቅቁ የሚያስችል የእስረኞች ዝውውር ስምምነት ተፈራርመዋል። ስምምነቱ በሁለቱ ሀገራት ህጎችና በዓለም አቀፍ ድንጋጌዎች መሰረት በፍጥነት ወደ ተግባር እንዲገባ መስማማታቸውን የተገለጸው። በዚህም መሰረት በአንዱ ሀገር የተፈረደበት ዜጋ በተወሰኑ ቅድመ ሁኔታዎች መሰረት ወደ ትውልድ ሀገሩ ተዛውሮ የቀረውን ቅጣት ያጠናቀቅ ይችላል። ስምምነቱን የኢትዮጵያ ፍትህ ሚኒስትሯ ሃና ራስላሴና የናይጄሪያ አቻቸው ላቲፍ ሀግሜ የተፈራረሙት ሲሆን የፊርማ ስነ ስርዓቱም በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች መሪነት ተካሂዷል። የናይጄሪያ ውጭ ጉዳይ ሚኒስቴር እንዳስተዋወቀው ስምምነቱ በሰብአዊነት፣ በፍትህና በዓለም አቀፍ ትብብር መርሆች ላይ የተመሰረተ ሲሆን ታራሚዎች ከቤተሰቦቻቸው ከቋንቋቸውና ከባህላቸው ጋር በቅርበት በመኖር ወደ ማህበረሰብ እንዲመለሱ የሚያግዝ ነው ብሏል። እንደ ናይጄሪያ መገናኛ ብዙሃን ዘገባ ከሆነ ስምምነቱ ተግባራዊ ሲሆን ከ100 በላይ ናይጄሪያውያን እስረኞች ተጠቃሚ ሊሆኑ ይችላሉ። ኢትዮጵያ ከዚህ ቀደም ከደቡብ አፍሪካ፣ ቻይና፣ ብራዚልና ሌሎች ሀገራት ጋር ተመሳሳይ የእስረኞች ዝውውር ስምምነቶችን ማጽደቋ ይታወሳል። የአድዋ ድል በዓል በአሜሪካ እንዲከበር ተወሰነ። የጥቁሮች ሁሉ ድል ተደርጎ የሚወሰደው የአድዋ ድል በዓል በአሜሪካ በይፋ እንዲከበር በሕግ መወሰኑ ተሰምቷል። በአሜሪካ ፔንሲልቫኒያ ግዛት የሕዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት ሁለት በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበን የውሳኔ ሐሳብ በከፍተኛ ድምፅ አጽድቋል። ይህ ኤችአር 441 የተሰኘ የውሳኔ ሐሳብ የጸደቀው ባለፈው ሳምንት በግዛቲቱ የሕዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነስርዓት ነው። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የሕግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። የአውሮፓውያኑ ማርች 2 ቀን 2026 የ130ኛ የአድዋ ድል ቀን ሆኖ በፔንሲልቫኒያ ግዛት እውቅና እንዲሰጠው የሚደነግግ ነው። ውሳኔው በሪፐብሊካንና በዴሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ የድምፅ ድጋፍና በ6 ተቃውሞ ብቻ ነው የጸደቀው። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱን የውስጥ አሰራሮች አልፎ ውይይቶች ተደርገውበት ከቆየ በኋላ የውሳኔ ድምፅ የተሰጠበት ግን ባለፈው ሳምንት ነው። በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ ተጠቃሚ መሆናቸውን የውጭ ጉዳይ ሚኒስቴር አስታወቀም። በሪያድ የሚገኘውን የኢትዮጵያ ኤምባሲና በጅዳ የሚገኘውን ቆንስላ ጽህፈት ቤት በማስተባበር በተደረገ ከፍተኛ ዲፕሎማሲ የተሳካ መሆኑንም አክሎ ገልጿል። ሚኒስቴሩ በሳውዲ አረቢያ ቀሪ ዲፕሎማሲ ጥረት የሚሹ ጉዳዮችን በቅርበት እየተከታተለ መሆኑን የጠቆመ ሲሆን ህብረተሰቡ ህገወጥ የሰዎች አዘዋዋ ተባባሪዎች በማህበራዊ ሚዲያ እና በተለያዩ መንገዶች ከሚያሰራጫቸው የሐሰት ማታለያዎች ራሱን እንዲጠብቅ ማሳስቧል። አዲሱ የኢትዮጵያ የተሽከርካሪ ሰሌዳ ከሰኔ 4 ቀን ጀምሮ መሰጠት ጀመረ። አዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ቁጥጥር ባለስልጣን ዋና ስራ አስኪያጅ ዘገየ በላይነ እንዳሉት ሰሌዳው ሀገራዊ ይዘት ያለው ፎርጂድ የማይደረግና ስርቆትን የሚከላከል እንደዚሁም ኢቲኤች የሚለውን ዓለም አቀፍ ኢትዮጵያዊ ኮድ የያዘ ነው ተብሏል። መጀመሪያው ሰሌዳ በየካ ቅርንጫፍ የተሰጠ ሲሆን በአዲሱ አሰራር ተሽከርካሪው እስኪወገድ ድረስ ያገለግላል ተብሏል። በትራንስፖርት ና ሎጂስቲክስ ሚኒስቴር የአገልግሎት ዘርፍ ቁጥጥር አማካሪ አቶ አሰፋ ሀዲስ በበኩላቸው በብዙሃን ትራንስፖርትና በግል ተሽከርካሪዎች ሰሌዳ ዋጋ ላይ ልዩነት ይኖራል ብለዋል። በከተማዋ ከ800,000 በላይ ተሽከርካሪዎች ሲኖሩ ይህ የለውጥ ሂደት በአዲስ አበባ ከተጀመረ በኋላ በሌሎች ክልሎች እንደሚሰፋም ታውቋል። ዋጋው ከ56,000 ብር በላይ መጠየቁ ግን በብዙሃን ዘንድ ትችት እያስተናገደ ነው። በመጨረሻም በኢትዮጵያ ሴት አረጋውያን ጾታዊ ጥቃት የደረሰባቸው ነው ተባለም። ሴት አረጋውያን በቤተሰብ አባል፣ በዘመድና የቅርብ ባሏቸው ሰዎች አማካይነት ጾታዊ ጥቃት እየተፈጸመባቸው እንደሚገኝ የአዲስ አበባ አረጋውያን ማህበር ገልጿል። የአዲስ አበባ አረጋውያን ማህበር የኦዲት ሰብሳቢና የአቃቂ ቃሊቲ ክፍለ ከተማ የአረጋውያን ማህበር ፕሬዚዳንት አቶ ንጉሴ ደግፌ ለሪፖርተር ጋዜጣ እንደተናገሩት ሴት አረጋውያን ላይ ከሚደርሱ ጥቃቶች መካከል ያስገድዶ መድፈር፣ የሀብት ዝርፊያና ሌሎች የሞራልና የስነ ልቦና ጥቃቶች ይጠቀሳሉ። በቁጥር የተደገፈ ባይሆንም አረጋውያን ከወጣቶች በላይ በተለይ በቤተሰብና የቅርብ በሚሏቸው ሰዎች ጾታዊ ጥቃት እያስተናገዱ ይገኛል ብለዋል። ደረሰባቸውንም ጥቃት ወደ ህግ አካል ለመውሰድ ሀፍረትና ውርደት ስለሚመስላቸው በደላቸውን አምቀው ይዘው መኖርን ይመርጣሉ ሲሉ ገልጸዋል። አቶ ንጉሴ እንደተናገሩት ጥቃት የደረሰባቸው አብዛኞቹ አረጋውያን በልጄ ወይም በቅርብ ሰው ጥቃት የተፈጸመብኝ ነው ብለው ለመናገር አይደፍሩም። በዚህ ምክንያት ጥቃት የተፈጸመባቸው አረጋውያን ከሰው ሸሽተውና ተደብቀው ለመኖር ተቀዳሚ ምርጫቸው እያደረጉ ይገኛል ብለዋል። እናቶች ወልደውና አሳድገው አገር የሚያቀኑ ልጆች አፍርተው እውቀትና ጉልበታቸውን ለሀገር አበርክተው በስተርጅና ዘመናቸው ይህ ድርጊት ሲፈጸምባቸው የሚደርስባቸው የሞራል ውድቀት ከፍተኛ ነው ማለታቸውን ሪፖርተር አክሎ ዘግቧል። በመሆኑም እየጨመረ የመጣው የአረጋውያን ጥቃት ለመከላከል ማህበረሰቡ ከፍትህና ከህግ አካላት ጋር ተቀናጅቶ መስራት ይኖርባቸዋል ብሏል። ጾታዊ ጥቃት የተፈጸመባቸው አረጋውያን ለፊስቱላና ለማህፀን በሽታም ተጋላጭ ናቸው ተብሏል። ሄልፕ ኤጅ ኢትዮጵያ በተለያዩ ጊዜያት ባደረገው ጥናት ሴት አረጋውያን ላይ ጾታዊ ጥቃት በከፍተኛ ደረጃ በመፈጸም ላይ እንደሚገኝ ማረጋገጡን ሪፖርተር አክሎ ዘግቧል። በኢትዮጵያ ከ7 ሚሊዮን በላይ አረጋውያን ይኖራሉ ተብሎ እንደሚገመት ከነዚህም 90% የሚሆኑት በከፋ ድህነት ውስጥ የሚገኙ መሆናቸውንም ዳይሬክተሩን ጠቅሶ ዘገባው አክሎ ገልጿል።
5: ሀገርኛ ሪፖርት starting a new life in Australia isn't easy.
11: A lot of companies have rejected me.
12: Sometimes I feel like, oh, I'm gonna quit, I've given up.
5: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
13: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
14: sbs.com.au/amharic የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS አማርኛ በፌስቡክ።
3: ወደ ቀጣዩ የቃለ ምልልስ ዝግጅታችን ከማለፋችን በፊት ወደ የተካሄደ ባለው 2026 የFIFA ዓለም አቀፍ ዋንጫ በአሁን ወቅት 21ኛው ደቂቃ ላይ የደረሰ ሲሆን በስዊዘርላንድና ቱኒዚያ የተጋጠመ ነው። ስዊዘርላንድ 1-0 ቱኒዚያን እየመራች ነው። ወደ ቃለ ምልልስ ፕሮግራማችን የምናልፈው ከአቶ ተሾመ ብርሃኑ ከማል ጋር ወደ አካሄድ ነው ቃለ ምልልስ ነው ነው።
2: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
3: ደራሲ ተሾመ ብርሃኑ ከማል በመጽሐፍ ትትመት ብቻም ሳይሆን እንደዚሁ የተለያዩ መጣጥፎችንም በሾች የሚቆጠሩ እንዲሁ በተለያየ ርዕሰ ጉዳዮች ላይ ከዚህ ቀደም ለትትመት አብቅተዋል። አሁን በድጋሚ ካነሱት የአንዱ የመጣጥፎ ርዕስ ውስጥ ያክሱም የሙስሊሞች የመብት ጥያቄ የፖለቲካ ህመሙ ምልክት ወይስ ራሱ ህመሙ ነበር የሚል ለትመት አብቀተዋል። በአንድ ሀገር ውስጥ ጋዜጣ ላይ ይሄን በሁለተኛ ክፍል በተመሳሳይ ርዕስ ለማውጣት የተነሳሱበት ምክንያት ምንድነው? በቅድሚያ ወደ አሁን ወቅታዊ ጉዳይ ላይ ከመሄዳችን በፊት ቀደም ሲል የነበረውን ከኛም ጋር አብሮ ቃለ ምልልስ ላደረገን ያንን የመስማት እድሉ ለሌላቸው ወይም ለዘናጉ ካሉም ደግሞ ለማስተዋወስ ያህል ለምን ከዛ እንነሳም?
15: በአጠቃላይ ያየ እንደሆነ በሀገራችን እስልምናም ክርስትናም መጥቷል። ክርስትናም እስልምናም የመጡበት መንገድ ደግሞ በእጅጉ በጣም የሚደንቅ ነው። የሚያያዘውም ኢትዮጵያ ካለችበት የተፈጥሮ አቀማመጥ ወይም ጂኦግራፊ ሁኔታ ነው። ለምን ኢትዮጵያ ጥንት አሁንም ድረስ በቀይ ባህርና በኤደን ባህረ ሰላጤ አከባቢ የምትገኝ አገር ናት። ከነዚህም አገሮች በተለይም ከመካከለኛው ምስራቅ ህዝቦች ጋራ የጠበቀ ግንኙነት ነበራት። የጠበቀ ግንኙነት የነበራትም በተለያዩ መልኮች ነው። አንደኛው በንግድ ነው፣ ሁለተኛው ደግሞ በቤተሰብነትም ጭምር ነው፣ ሌላው ደግሞ በሃይማኖት ነው። በዚህ መሰረት ከቀድመ ክርስትና የነበሩ ሃይማኖቶችም ሆኑ ከክርስትና ወዲህ የመጡ ሃይማኖቶች ማለትም ክርስትናና እስልምና የመጡት እንደሌላው አገር በጦርነት ወይም ደግሞ በመስፋፋት አይደለም፣ በሰላም ነው። አንዳንዶቹም በክርስትና መነሳትም ኢትዮጵያውያን ነበሩበት፣ ከክርስቶስ ጋር የነበሩ ኢትዮጵያውያን እንደነበሩ ይነገራል። በእስልምናም ቢሆን በርካታ ኢትዮጵያውያን ከነብዩ መሐመድ ሱለላህ ዐለይሂ ወሰለም ጋር ነበሩ። ከዚህም በተጨማሪ ደግሞ ኢትዮጵያ ክርስትና በገባበት ዘመን እንደ አብርሃና ጽውሃ ክርስትናን ከተቀበሉ ወዲህ ክርስትናን ሲያስፋፉ በአጼ ካሊብ ደግሞ አረብን ለመያዝ ከፍተኛ ጥረት ያደርጉ እንደነበረ ይታወቃል። ይልቁንም ደግሞ በዚህ በየመን ባሰሩት ትልቅ ቤተክርስቲያን ወደ ካዕባ የሚሄደውን ሰው በማስቀረት ወደዛ ወደ የመን ባሰሩት እጅግ በጣም ትልቅ ቤተክርስቲያን ተሰባስቦ ጸሎት እንዲያደርግና ክርስትና እንዲቀበል ያደርጉ የነበሩ ናቸው። እስልምና ደግሞ በሳቸው የልጅ ልጅ ዘመን በመጡት ነብዩ መሐመድ አማካይነት እስልምና ሲጀመር እና ችግር ሲገጥመው ልጃቸውንም ጨምሮ ቤተሰባቸውን እና ወዳጆቻቸውን የቅርብ ዘመዶቻቸውን ወደ ኢትዮጵያ ነው የላኩት። በዚህ ጊዜ እነዚህ ከሳውዲ አረቢያ የመጡት ወይም የነብዩ መሐመድ ቤተሰቦች ወዳጆችና ዘመዶች ወደ ኢትዮጵያ መጥተው ለ15 ዓመታት ያህል ተቀምጠዋል። እንግዲህ የተቀመጡበት

0: You're listening to SBS.
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: አንድ ሺ ዓመተ ምህረት ድረስ በኢትዮጵያውያን ሙስሊሞችና ክርስቲያኖች መካከል ይሄ ነው የሚባል ቴርስ ቨርስ ጦርነት ጎራውን የለየ በሙስሊሞችና በክርስቲያኖች መካከል የተደረገ ጦርነት አልተመዘገበም። የምናየው አንደኛ በአረብ አገሮች እስከ ሩቅ ምስራቅ ድረስ እስከ ምዕራብ አፍሪካ ድረስ እስልምናን በጦርነት ሲያስፋፉ ኢትዮጵያ ውስጥ አልገቡ። ኢትዮጵያ ውስጥ ያልገቡበት ምክንያት ሁለት ነው። አንደኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቺ ሀገር የተቀደሰች ሀገር ናት፣ ክርስቲያኖችና ሙስሊሞች በሰላም ሊኖሩባት የምትችል ሀገር ናት፣ የጥሩ መኑካኩስ እምነት ተከታዮች ያሉባት ሀገር ናት ብለው በመንገራቸውና ኢትዮጵያን እንዳትወሩ ብሎ ባስጠነቀቁት መሰረት የሚደረግ ነው። ከዚህም በላይ ደግሞ እንግዲህ ኢትዮጵያውያን አገራቸውና ድንበራቸውን ጠብቀው የቆዩ ሀገሮች ናቸው። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አያት ዘመን አጤ ካሌብ በጣም ብዙ መርከቦችንና ወደ 60 ሺህ የሚሆኑ ወታደሮች ያዘመቱበት ዘመን ነው እና ኢትዮጵያ ከሃያላን አገሮች አንዷ እንደነበረች ነው የሚታወቀው። ሆኖም ከ10ኛው ክፍለ ዘመን ጀምሮ እስከ 16ኛው ክፍለ ዘመን ድረስ በተለይም በዚህ በአዳል በሸዋ ሱልጣኔት በአዳል ሱልጣኔት መካከልና በሰላሞናዊ ዳይናስቲ ዘመን ማለትም በናጼ ይስሐቅ በናጼ አምደጽዮን በናጼ ገላውዲዮስ በናጼ ዘራ ያዕቆብ በምንላቸው እስከ አጼ ልብነ ድንግል በነበሩት ነገስታት መካከልና በአዳል ሱልጣኔት መካከል ከፍተኛ ጦርነት ይካሄድ ነበር። ይሄም ከምስራቅ ኢትዮጵያ እስከ ሸዋ ድረስ ያለውን ግዛት ያካትታል። ምን ማለት ነው? ከሸዋ ጀምሮ እስከ ምዕራብ ኢትዮጵያ ድረስ፣ እስከ ሰሜን ኢትዮጵያ ድረስ፣ እስከ ደቡብ ኢትዮጵያ ድረስ የሚታወቅ በሙስሊምና በክርስቲያኖች መካከል የተደረገ ጦርነት አልተመዘገበም ወይም አይታወቅም። ወዳሁኑ ለመምጣት ታሪካችንን እንድናየው ብየኑ። ለማንኛውም እስከ ቅርብ ጊዜ ድረስ በሙስሊሞችና በክርስቲያኖች መካከል ወንድማማችነት፣ ፍቅርና መተሳሰብ የነበረበት አገር ነው። አሁን በሙስሊሞችና በክርስቲያኖች መካከል የከረረ ጦርነት ምንመለከተው ወይም ደግሞ ጥላቻ ምንመለከተው ከአጼ ቴዎድሮስ ዘመነ መንግስት ጀምሮ ነው። አጼ ቴዎድሮስ ደግሞ ወደዛ ያዘነበሩ በመጀመሪያ ወደ ስልጣን ያወጧቸው እንደሚባለው ሙስሊሞች ነበሩ። በኋላ ግን አባ ሰላማ የሚባሉት ግብጻዊ መነኩሴ እቺን ሀገር በሰላም ለመምራት የምትፈልግ ከሆነ በአንድ ሃይማኖት ምራት ብለው ይነግሯቸዋል። እሳቸውም እንደተባለው የእሳቸው ምክር ሰምተው እስልምና ከተስፋፋ ሀገሪቱን እንደምትጠፋ አምነው ሙስሊሞችን ማጥፋት ይጀምራሉ። በተጨማሪ ደግሞ የእሳቸውን እግር የተኩት አጼ ዮሐንስ ደግሞ በእኚሁ በአባ ሰላማ ምክንያት በሙስሊሞችና በክርስቲያኖች መካከል የከረረ ጸብ እንዲፈጠር ያደርጋሉ እና በዚህ መሰረት አጼ ዮሐንስ ምንድን ያደረጉት እስላም ከሆንክ ወይም ክርስቲያን ካልሆንክ ከአገሬ ውጣልኝ የሚል ትዕዛዝ ያስተላልፋሉ። በጣም በርካታ ኢትዮጵያውያን ሙስሊሞችን በእሳቸው ምክንያት ያልቃሉ። በሀገራቸውም ስደተኞች ይሆናሉ፣ ምክንያቱም ከመንግስታቸው እንትን ይላሉ። ይሄ ሁኔታ በአጼ ኃይለ ሥላሴ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቁንጮ የነበሩት የበላይ የነበሩት በአጼ ኃይለ ሥላሴም ቢሆን በቀጥታም ሆነ በተዘዋዋሪ መንገድ ሙስሊሞች እንደዚህ አይነት ችግር ይነርስባቸው እንደነበረ ይታወቃል። እስከ አሁን ድረስ የምናያቸው ነገሮች በተለይም በትግራይ በኩል
3: በተለይ ትግራይ ውስጥ አሁን የዚህ አይነቱ ሁኔታ በሃይማኖት ከእስልምና እምነት ጋራ የተጻራሪ የሆነ አመለካከት ሊመጣ የቻለው ከምን አኳያ ነው? ዋነኛው መንስኤ ምንድነው?
2: ዋናው መንስኤ ምንድነው? አሁን የተፈጠረ አክሱምን ቅድስት ከተማ እናደርጋታለን፣ አክሱምን እንደ ቫቲካን ራስዋን የቻለች እናደርጋታለን ከሚል የመነጨ ነው። እንግዲህ አክሱም እና ቫቲካን በሁለቱ መካከል በጣም የተለየ ነው። እንደምታውቀው ቫቲካን ያለችው ሮም

0: ውስጥ ነው። ሮም ውስጥ ደግሞ ያሉት ሮማውያን ናቸው። ክርስቲያን ፕሮቴስታንት የለም፣ ኦርቶዶክስ የለም፣ ሙስሊም የለም፣ ሌላም የውጭ ሀገር ዜጋ ብዙ አልነበረም። ሙስሊሞች እንኳን ምናልባት በጣት የሚቆጠሩ ሊሆን ይችላሉ። የዛን ጊዜ ጣሊያን ሶማሌን ወራ ስለነበረ በተረፈ ሲሲሊ የነበሩትን ሙስሊሞች ሳይቀር አስወጥተዋል። እና ከእስላምም ከሌላም እምነት የጸዳች ሮም እንደነበረች እንመለከታለን። በዛን ጊዜ ቫቲካን ራሷን የቻለች የካቶሊክ መቀመጫ እንድትሆን ስትደረግ ሁሉም ካቶሊካዊ ነበረ። በተለይም ደግሞ ሙሶሎኒ ቫቲካን ራሷን የቻለች በራሷ ህገ መንግስት የምትተዳደር እንድትሆንና ለፋሽስት መንግስት ደግሞ አስፈላጊውን ድጋፍ እንድታደርግ በዛ ስምምነት መሰረት ነው ቫቲካን ራሷን የቻለች የሆነችው። ራሷን ቻለች ተባለ እንጂ በአብዛኛው ከሮም መንግስት ከሮም አስተዳደር አስፈላጊው እገዛ ታደርጋለች። ነገር ግን አሁን ይሄ የአክሱምም አባቶች በቅርቡ አክሱምን እንደ ቫቲካን እናደርጋለን ሲሉ ግምት ውስጥ ማስገባት የነበረባቸው ነገሮች መኖር ነበረባቸው። በመሰረቱ እንዲሁ ለማስታወስ ይረዳ እንደሆነ አሁን የተጀመረም አይደለም ይሄ ነገር። ምናልባት የዛሬ 2 ዓመት ወይም 3 ዓመት ወይም 4 ዓመት የተጀመረ አይደለም። እንደ ቫቲካን እናደርጋታለን የሚለው ባይኖርም ከዚህ በፊት ሙስሊሞች ከአክሱም ወጥተው አክሱም ማራይ ወደሚባል ወደ ሰለክልካ መሄጃ ወደ ሽሬ መሄጃ ከአክሱም 1-10 ኪሎ ሜትር ርቀው እንዲቀመጡ አድርገዋል። መስጊዳቸውም እዛ እንዲሰሩ አድርገዋል። እሱ ብቻ ሳይሆን ሐውዜን በሚባለው ከተማ ራሱ ሙስሊሞች በሐውዜን ከተማ እንዳይቀበሩ ከከተማው 1-10 ኪሎ ሜትር ርቀው አው ባህሮ በሚባለው መቃብር ነው የሚቀበሩት። ለረዥም ጊዜ 2 ሰዓት ምናምን ተጉዘው እዛው ነው የሚቀበሩት። እና ምናልባት በ1960ዎቹ አካባቢ ሙስሊሞች ከአክሱም ወጥተው አክሱም ሮማራይ እንዲቀመጡ ተደርጓል። እና አሁን በጣም እየፈጠጠ የመጣው አንደኛ የሙስሊሞች ቁጥርም ጨምሯል፣ ሁለተኛ በደርግ መንግስት የሙስሊሞችና የክርስቲያኖች እኩልነት አዝማሚያ ነበር። ምክንያቱም ሁለቱንም አይቀበልም። ከደርግ መንግስት በኋላ ደግሞ ኢህአዴግ መንግስት ደግሞ እነዚህ ጥያቄዎች በሙስሊሞች የእኩልነት ጥያቄዎች፣ መስጊድ የመስራት ጥያቄዎች ቢነሱም እያድበሰብሰው ቆይቷል። አሁን ደግሞ ፌቨረብል የሆነ ኮንዲሽን ሙስሊሞችን ጭራሽ ለማስወጣት የሚያስችል ሁኔታ ስለተፈጠረ በዚህ ሙስሊሞች በዚች ቦታ ላይ መስጊድ አትሰሩም፣ በመንገድም ቀብር ላይ በዚህ አክሱም ጽዮን አካባቢ ይዛችሁ አታልፉም፣ አዛን አታደርጉም፣ እናንተ ብቻ ሳትሆኑ ካቶሊኮችም ፕሮቴስታንቶችም ቤተክርስቲያን አይሰሩም የሚል ውሳኔ በቅርቡም በዝርዝር መግለጫ አውጥተዋል። አንደኛዋ ዋናውና ትልቁ ነገር አክሱምን ቅድስት ከተማ ለማድረግ ነው። እና አክሱምን ቅድስት ከተማ ለማድረግ ግን ቅድመ ሁኔታዎች ለመስራት ለማዘጋጀት እንኳን ሁኔታው አልፈቀደላቸውም። ምክንያቱም ካለፈው ዓመት ጀምሮ በመጀመሪያ የጀመሩት ሙስሊም ሴቶች ሂጃብ እንዳይለብሱ ነው፣ ኒቃም እንዳያደርጉ ነው። በዛ መሰረት በርካታ ወጣቶች ፈተና ሳይፈተኑ ቀርተዋል። በዛሬው ዓመት ደግሞ የተቀጣጠለው እንደዚሁ ሂጃብ እንዳትለብሱ ነው። ሂጃብ እንዳይለብሱ በማድረግ የከለከሏቸው ተማሪዎች አሉ። ላለመልበስ ፈቃደኛ የሆኑ ደግሞ ተገብቶ ይማራሉ። አሁን ደግሞ ባለፈው ካቲት ወር እና መጋቢት ወር ደግሞ መስጊድ ውስጥ አላሁ አክበር አትበሉ፣ አዛን አታሰሙ፣ ድምፅ አታሰሙ ወደሚል መጣ። በመጨረሻ አሁን እንግዲህ ሙስሊሞች ከአክሱም ወጣ ብለው ወደ አየር መንገድ ወደ ሌላ አካባቢ ርቀው እንዲቀመጡ መግለጫ ወጥተዋል። አጠቃላይ እያየን እንደሆነ በሙስሊሙና በክርስቲያኑ መካከል የነበረው የመቻቻል የመግባባት አብሮ የመኖር ሁኔታ በአክሱም ጽዮን ወይም በሲኖዶሱ ምክንያት ግንኙነቱ ተቋርጧል ብዬ አስባለሁ።
1: ከአንጋፋው ጋዜጠኛ ደራሲና የእስልምና ታሪክ ተመራማሪ ተሾመ ብርሃኑ ጋር ያካሄድነው ቃለ ምልልስ በዚሁ አላበቃም። በተከታዩ ክፍለ ዝግጅታችን ስለ አክሱም ቅድስት ከተማነት ውሳኔ፣ የሃይማኖታዊ እኩልነትና ህገ መንግስታዊ አተገባበር ተስፋና ስጋት እንዲሁም ምክረ ሐሳቦቻቸውን አሰናስለው ያጋራሉ።
2: ከSBS Radio ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
3: Want instant MVP status? Join the new Dick Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
4: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
5: የኤስቢኤስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
2: ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
1: ከአንጋፋው ጋዜጠኛ ደራሲና እስልምና ታሪክ ተመራማሪ ተሾመ ብርሃኑ ጋር በቀዳሚው ክፍለ ዝግጅታችን የእስልምና ሃይማኖትን ወደ ኢትዮጵያ አመጣጥ፣ እምነታዊ ያታይ ልዩነቶች በትግራይ፣ የአክሱምና ቫቲካን ንጽጽሮችንና የሂጃብ ክልከላ በትግራይ ትምህርት ቤቶችን ባንኳርነት በመንቀስ አታያቸውን አጋርተዋል። ወደ ቀጣዩና የመቋጫ ክፍለ ዝግጅታችን ያመራ ነው። እንዲህ ነው
2: አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው።
1: በሲኖዶሱ በኩል ይህን ጉዳይ አስመልክቶ አቋሙ ምን ይመስላል? እስካሁን ይህን ለመፍታት ያልተቻለበት ምክንያት ምንድን ነው?
0: ሲኖዶሱ እኮ በሱ በኩል ፈታ። አንደኛ ያወጣው መግለጫ ማለት ነው። አንደኛ አክሱም ቅድስት ከተማ ተብላ እንድትጠራው ሱናል። ቅድስት ከተማ ሲባል አሁን በተጨማሪ በወጣው መግለጫ መሰረት ካቶሊኮች እና ፕሮቴስታንቶች እና ሙስሊሞች የሌሉባት ብቻ ሳትሆን መጠጥ ቤቶች፣ ዳንኪራ ቤቶች የሌሉባት ከተማ እንድትሆን የሚል መግለጫ አውጥቷል።
1: ይሄ ችግር መፍታት ነው ወይስ ወደ አንድ ወገን ማጋደል ነው?
0: አክሱም ጽዮን ማለት ቅድስት ከተማ ናት ማለት በኢትዮጵያ ኦርቶዶክስ ቤተክርስቲያን ምንጭ ዋናዋ ናትና በሌሎች ሃይማኖቶች በሌሎች አመለካከቶች ምናልባት አገላልጹ ትክክል ላይሆን ይችላል መርከስ የለባትም እንደማለት ነው። አሁን ይሄ በምንመለከትበት ጊዜ አመለካከቱ ከሚያራምዱት ሰዎች አንጻር ትክክል ሊሆን ይችላል። ለምን ሙስሊሞቹን ገብተው መስጊድ ውስጥ ደብደበው አቁስለው በየቤቱም ሄደው ልክ ከሞርሞኖች ሲያደርጉት እንደነበረው በአሜሪካ እና በሌሎቹ ማገሮች ሙስሊሞችን ሄደው ልክ ሲያጠቁ እንደነበረው ሁሉ እነሱም በየቤቱ ይሄዱ ሙስሊሞችን አጥቅተዋል። አሁን ይሄ ለነሱ የሙስሊሞች መብት መክፈፍ፣ የሙስሊሞች ህገ መንግስታዊ መብት መጣስ አይደለም ለነሱ። ምክንያቱም ህገ መንግስቱን የተቀበሉ አይመስሉም። በአንድ በኩል ህገ መንግስቱን ተቀበለናል ይላሉ፣ ህገ መንግስቱን በሌላ በኩል ደግሞ የሃይማኖት እኩልነት የሚፈቅደውን ህገ መንግስት ሲጥሱት እንመለከታለን። እና በጣም የሚያስገርመው ደግሞ ይሄንን ሃይ የሚል የመንግስት አካልም በኢትዮጵያ ውስጥ የለም።
1: መንግስት በኩል ጣልቃ ተገብቶ ይሄንን ሃይማኖታዊ ውዝግብ ልባት ለማበጀት ያልተሞከረው ወይም ደግሞ እስካሁንም ልባት ሳይበጅ የቆየው ከምን አኳያ ነው ይላሉ? ይሄ በአንድ ሀገር ውስጥ የአንድ ሀገር አስተዳደር ኃላፊነት አይደለም?
0: አቶ መለስ ዜናዊ በስልጣን ላይ በነበሩበት ጊዜ ትንሽ ለመንቀሳቀስ ሞክረው ነበር። ነገር ግን የነበረባቸው ግፊት ይሄን እንዲገፉ አላደረጋቸውም። በሁለተኛ ደረጃ ደግሞ በሙስሊሙና በክርስቲያኑ መካከል ያለው ቅራኔ መፍታት ይልቅ በሙስሊሙና በሙስሊሙ መካከል የነበረው ቅራኔ እንዲሰፋ በማድረግ የበኩላቸው አስተዋጽኦ አድርገዋል። ማዕከላዊ መንግስት እንደዚህ አይነት አቋም ያራምድ እንጂ የትግራይ መንግስት ደግሞ አሁን ፕሬዚደንት ነኝ በሚሉት ድሮም ከነበሩት በዶክተር ጽዮን ገብረ ሚካኤል አማካይነት የተሰጠው መረጃ በአባቶቻችን ያልነበረ ነገር አሁን በእኛ ጊዜ መስጊድ አክሱም ውስጥ ይሰራ ብለን ልንል አንችልም ብለው አስተያየታቸውን ሰጥተዋል። እንግዲህ እስከ አሁን ማለት ነው አሁን መንግስቱ ቅንና አይስጠው ስልጣናቸው አይስጠው አላውቅም። ለማንኛውም እስከ አሁን ድረስ ያለው የትግራይ መንግስት በትግራይ ውስጥ ለሚኖሩ ኢትዮጵያውያን ሙስሊሞች የሚያደርገው የመብት ጥበቃ በጣም የተጓደለ ነው። ይሄ ብቻ ሳይሆን በመሰረቱ እንደው ክርስቲያኖች ስለሆኑ መጠነኛ አስተያየት ይደረግላቸው እንደሆነ ካቶሊኮቹ በተለይ እርዳታ ስለሚሰጡ ዝም ይባል እንደሆነ እንጂ በፕሮቴስታንቶቹ ደግሞ ምናልባት የባሰ ሊሆን ይችላል። ብቻ በዛ አካባቢ ትግራይ ውስጥ የሃይማኖት እኩልነት የሚታሰብ ነገር መስሎ አይታይም። እኩልነት አለ ቢባል እሺ ብለህ ተቀብለህ እናንተ የምትሉት ነገር ሁሉ ትክክል ነው፣ እኛ የምናደርገው ነገር ደግሞ ለእኛ ትክክል ነው ለእናንተ ትክክል አይደለም ተቀብለነዋል የሚል ይመስላል። እና በአጠቃላይ መንግስት ህገ መንግስቱን የማስተግበር ኃላፊነት ያለበት መንግስት ማዕከላዊ መንግስትም ሆነ የክልሉ መንግስት ይህንን ሲተገብሩ አይታይም። ለነገሩ ትግራይ ብቻ ሳይሆን በሌሎች ቦታዎችም እንደዚህ አይነቶቹ ችግሮች ይታያሉ። እና ይሄ ነገር ወዴት እያመራን ነው? ምን እየተደረገ ነው? በኢኮኖሚያችን ላይ፣ በማህበራዊ ኑሯችን ላይ፣ በባህላችን ላይ ተጽዕኖ አይኖረውም ወይ ብለን ልናስብ እንችላለን።
1: በመጣጥፎ ላይ በማጠቃለያ በኩል ያቀረቡት የመፍትሄ ሀሳብ አለ። አንዱም የዓለም አቀፍ የኢኮኖሚ ትስስሩ ይጠናከረ ሲሄድ ተጋቦቹም ምን ይኖር ስለሚችል በወንጀለኛ መቅጫችንና በፍትሐብሔር ህጋችን ያልተካተቱ ሃይማኖታዊ ህጎችን ማውጣት ያስፈልጋል ብለዋል። ይህን ሲሉ ምን ማለት ነው? ምን አይነት ሃይማኖታዊ ህጎች ናቸው በወንጀለኛ መቅጫና ፍትሐብሔር ህጎች ውስጥ እንዲካተቱ የሚሹት? ይህስ ምን ያህል መፍትሄ ይሆናል የሚል እሳቤ ኖሮት ነው? ከዚህ የተለየ የመፍትሄ አማራጮች የሚሏቸውስ አሉ?
0: የመጨነቅ ጉዳይ ነው። በኢትዮጵያ ውስጥ ሰላም የሃይማኖት ልዩነት የሌለው በሃይማኖት የተነሳ ክርክርና ጭቅጭቅ የማይደረግበት ኢትዮጵያ እንድትኖር ነው የፍላጎቴ። ማለትም በሌሎች አገሮች እንዳለ ሁሉ በሀገራችንም የሙስሊሙም የክርስቲያኑም መብት ተጠብቆ ሁሉም እምነቱን በሰላም በፍቅር በመረዳዳትና በመተማመን ለሀገሩ እንዲሰራ ማድረግ ነው የኔ ምኞት። ይሄን ለማድረግ ግን ዝም ብሎ አይመጣም። ለምሳሌ አንዲት ክርስቲያን ተማሪ ባንገቷ ላይ ትልቅም ትንሽም መስቀል አድርጋ ትምህርት ቤት የምትገባ ከሆነ ይሄ ለሷ የክርስትና እምነት መገለጫዋ ነው። አንድ ክርስቲያን ወጣት አንገቱ ላይ ትንሽም ይሁን ትልቅ መስቀል አድርጎ ትምህርት ቤት ውስጥ የሚገባ ከሆነ ለሱ የክርስትና እምነት መገለጫው ነው። እንደዚሁም ደግሞ አንዲት ሙስሊም ሂጃብ አድርጋ መሄድ እንደ መስቀሉ ሁሉ የእስልምና መገለጫዋ ነው። ሲጀመር ቁርአን ውስጥ ሴቶች ራሳቸው መከናነብ እንዳለባቸው እና እስከ ሰዓት ማሰሪያቸው ድረስ መከናነብ እንዳለባቸው መሸፈን እንዳለባቸው በግልጽ ተቀምጧል። እንደዚሁም ደግሞ በሐዲሶችም እንደዚሁ የተነገረ አለ። ለአንዲት ሙስሊም ያንን ማድረግ ሂጃብ አድርጎ መሄድ ሃይማኖታዊ ግዴታዋ ነው። ተገላልጣ ብትሄድ ትጠየቅበታለች በሰማይ ላይ። በመሰረቱ ክርስቲያን ማተብ ማድረግ የጀመረው ወይም ደግሞ መስቀል ማድረግ የጀመረው ከመቼ እንደሆነ አላውቅም። ነገር ግን መስቀል አድርጎ መሄድ መስቀል አድርጎ አለመሄድ ክርስቲያን መሆን ወይም አለመሆን አይደለም። ለአንድ ክርስቲያን እንደሚገባኝ ቢያደርግ ግን ያው የበለጠ ክርስቲያን መሆኑ ይታወቃል። ክርስቲያን መሆኑ ከታወቀ ደግሞ ይሄ ሰውዬ ክርስቲያን ነው ተብሎ ይታያል። ለሙስሊም ግን እንደሱ አይደለም። ይሄንን ልብስ ልበሱ ተብሎ ታዟል። የታዘዘውን ነገር ደግሞ ማድረግ አለባት። ካላደረጉ አንደኛ ወላጆቻቸው ማይፈቅዱላቸውም ተማሪው ስለሆነ፣ ሁለተኛ ፈጣሪም ማይፈቅድላቸውም ሙስሊሞች ስለሆነ። ስለዚህ በአንድ ትምህርት ቤት ውስጥ መስቀል አድርገው ማተብ አድርገው መሄድ በሚፈቀድበት ሀገር ሂጃብ አታድርጉ ብሎ ማድረግ፣ ይሄ በጣም አድላዊነት የተሞላው አሰራር ነው ብዬ አምናለሁ። ስለዚህ ይሄ ነገር በህግ መደንገግ አለበት። አንድ ለምሳሌ በቅርቡ ያወጣሁት ጽሑፍ አለ። ለምሳሌ ከልዩ ልዩ ገዳማት የሚወጡ መነኮሳት ሴቶች አሉን በል፣ እነዛ ገዳማት ውስጥ መከናነብ ግድ ነው፣ ልክ እንደ ሙስሊሞቹ ማለት ነው። እነዛ የገዳም መነኮሳት ትምህርት ቤት ባልዛን ያንን አለባበስ ለብሰው ሲሄዱ ምንም ቅሬታ የላቸውም፣ እንዳውም ደስ ይላቸዋል። ችግርም የሆነው ሂጃብ ተደርጎ የሄደ እንደሆነ ነው። እንዳውም የአክሱምን አነሳን እንጂ ላሊበላ ደግሞ የወሰድን እንደሆነ የባሰ ነው። እስከ ጭራሹ መስጊድም የለም። ሙስሊሞች እንዲያውም ቢስሚላ ብለው አርደው ስጋም የሚውሉበት ሀገር አይደለም። መስገዱን ተወ፣ መስጊድ ማሰራቱን ተወ፣ ተሰባስቦ መስገዱን ተወ። ነገር ግን ማረድ እንኳን አይችሉም።
1: የዚህ አይነት ሁለት አመለካከቶች በሁለት የእምነት ተከታይ ሴቶች ላይ በህብረተሰቡ ዘንድ በተወሰነው ክፍል ተቀባይነት ያገኘው ለምንድን ነው? በክርስትና እምነት ተከታዮች መነኩሳት
0: ይሄ ነው። አሁን ይሄ ሙስሊሞች እኮ አይጠሉም። አሁን ለምሳሌ ሙስሊሞች እኮ እነዚህ መነኮሳት፣ ሴት መነኮሳት፣ ወጣቶችም የሆኑ አሮጊቶች ተከናንበው ሲሄዱ ቆብ ሲያደርጉ ደስ ይላቸዋል እንጂ አይከፋቸውም። ምክንያቱም የፈጣሪ ቃል ነው ተከናነቡ የሚለው። ነገር ግን ክርስቲያኖቹ ተከናንበው ሲሄዱ የሚደሰቱባት፣ ሙስሊሞቹ ደግሞ ተከናንበው ሲሄዱ የሚከፉባት አገር የሆነችው ኢትዮጵያ ናት። በተለይም አክሱምና ላሊበላ እና ይሄ ነገር ከምንድን ነው የመነጨ ብለን ስንጠይቅ ዞሮ ዞሮ የምንመጣው ወደ እስላሞፎቢያ ነው፣ እስላም ጠልነት ነው እንጂ ልብሱም እነሱ የሚለብሱት ልብስ ነው፣ ትምህርት ቤቱም እነሱ የሚማሩበት ትምህርት ቤት ነው። የተለየ ነገር እኮ ሙስሊሞች ስለለበሱ አይደለም። ሙስሊሞች ላይ ስላረፈ ግን ደስ አይላቸውም። በቃ ለምን ደስ አይላቸውም? ደስ አይላቸውም፣ መልስ የለውም። ክርስቲያኑ ሂጃብ ሲያደርግ መነኩሴዎቹ ማለት ነው። እንደውም እኮ ቤተ ክርስቲያን እኮ ተከናንባችሁ ግቡ ነው የሚባለው አለ። እንዳሁን በሀገራችን እኮ አሁን ነው እንጂ ሴቶች እናቶቻችን፣ የእናቶቻችን ጓደኞች፣ አያቶቻችን የሚባሉት ነገሮች ወደ ቤተ ክርስቲያን ሲሄዱ እኮ ተከናንበው ነው የሚሄዱት፣ ክንንባቸውንም አያወርዱም።
1: ከቅድም ካነሱት ከፍትሐ ብሔርና የወንጀለኛ መቅጫ ላይ እንዲጠቀስ እንዲታከል ካሹት ባሻገርስ በተለይ በመንግስትና በጠቅላላውም የሃይማኖት መሪዎች የሁለቱም ሃይማኖት መሪዎች መካከል ምን አይነት ውይይቶች ተካሂደው ይሄ ጉዳይ ሊፈታ ይገባል ይላሉ? ካልሆነስ መዘዞቹ ምን ሊሆኑ ይችላሉ? ይሳካልስ የሚል ተስፋ አለዎት?
0: አዎ፣ ምንድነው መሰለ፣ በወገንህ ላይ በክርስቲያኖቹ የቤተ ክርስቲያን ጥቂት ኤሊቶች ይሄ እንዲበሉ እንጂ እኮ በርካታ የክርስትና እምነት ተከታዮች እኮ ከሙስሊሞች ጋር አብረው ተባብረው ተደጋግፈው የሚኖሩ ሰዎች ናቸው። የሙስሊሙን የንግድ ዕቃ እኮ የሚገዙት ክርስቲያኖች ናቸው። የክርስቲያኖቹን ምርት እኮ የሚገዙት ሙስሊሞች ናቸው። ሰርግ አብረው ነው የሚበሉት። ሌሎች ድግሶችም አብረው ነው የሚሄዱት። በበዓላት ይጠያየቃሉ፣ በሐዘን ይጠያየቃሉ። አብረው የሚኖሩ ህዝቦች ናቸው። ስለዚህ የብዙሃን ክርስቲያኖች አመለካከት ነው ብሎ ማሰብ እጅግ በጣም የተሳሳተ ነው። አንዳንዱ ቦታም እኮ ሙስሊሞች እና ክርስቲያኖች ተጋብተውም የሚኖሩበት ሁኔታ አለ። ሙስሊም ወንድምና ክርስቲያን ወንድም አብረው የሚኖሩበት ሁኔታ አለ። እና በሙስሊሞችና በክርስቲያኖች መካከል ያለው ግንኙነት ከቤተ ክርስቲያን ኤሊቶች ከሚያራምዱት ሁኔታ ጋር የተለየ ነው። ሆኖም መንግስታቱ ለምንድን ነው ይሄንን ጣልቃ ገብቶ የማይፈቱት ብለን ከመመለሳችን በፊት፣ በነገራችን ላይ ቅድም ስለ ሃይማኖት ህጎች አንስተን ስለነበረ፣ ለምሳሌ በቤተ ክህነት ትምህርት ቤቶችና መድረሳ ትምህርት ቤቶች አሉ። ለእነሱ የሚያስፈልግ ሃይማኖታዊ ህግ ያስፈልጋል። በመስጊዶች እና በቤተ ክርስቲያኖች የሚደረጉ ስብከቶች ሃይማኖታዊ ህጎች ያስፈልጓቸዋል። ለምሳሌ ዘወትር ምሰበው አህመድ ግራኝ ከሞት 500 ዓመት ሆኖ ነገር ግን አህመድ ግራኝ ተነስተው ቤተክርስቲያን አቃጥሏልና አሁንም ቢሆን ሙስሊሞች ተነስተው እንዳያቃጥሉባችሁ ብለው የሚሰብኩ ሰዎች አደብ ሊገዙ ይገባል። በሌላ በኩል ደግሞ ክርስቲያኖች እንደዚህ ናቸው ብለው የሚሰብኩ የሚያስተምሩ የሙስሊም ሃይማኖት አባቶች አደብ ሊገዙ ይገባቸዋል። ከዚህም በተጨማሪ ደግሞ ሃይማኖታዊ ስነ ምግባራት ተጠብቀው እንዲኖሩ በግድ ህግ ያስፈልጋው። ሃይማኖታዊ ስነ ምግባራት የሚጥሱ ሰዎች ደግሞ በአግባቡ ሊቀጡና እርምጃ ሊወሰድባቸው ይገባል። በዚች ሀገር ላይ ቆም ብለን የምናስባቸው ነገሮች አሉ። በሙስሊም ቤተሰብና በክርስቲያን ቤተሰብ መካከል የበለጠ ግንኙነትን ሊያዳብሩ የሚችሉ ማህበራዊ ህጎች በጣም ያስፈልጋሉ እና እንዴት እንደመግለጽ እንደሚቻል አላውቅም። እስካሁን ድረስ ያየኋቸው መንግስታት እኔ ከአፄ ኃይለ ሥላሴ ጀምሮ ነው የማውቀው። የአፄ ኃይለ ሥላሴ ምን በለው፣ የደርግ ምን በለው፣ የኢህአዴግ ምን በለው፣ በህዝቦች መካከል ሰላም እና መረጋጋት እንዲኖሩ ጣልቃ የሚገቡ አይመስለኝም። ለምን እንደሆነ አላውቅም። ወይም እርስ በርስ ሲጨቃጨቁ፣ እርስ በርስ ሲጣሉ በሰላም ለመግዛት እንደሆነ አይገባኝም። እና እውነቱን ለመናገር የአሁኑ መንግስት አሁን ስልጣን የያዘው መንግስትም ሆነ ወደፊት የሚመጡት መንግስታት በሙስሊሙና በክርስቲያኑ መካከል ያለውን ግንኙነት ሰላማዊ ለማድረግ በወንድማማችነት ላይ የተመሰረተ እንዲሆን በማድረግ እና መተባበርና መረዳዳት ያለበት እንዲሆን የማድረግ ኃላፊነት ይጠበቅባቸዋል። መንግስትን የአንድ ወገን የአንድ ሃይማኖት ወገን ማድረግ የሙስሊም ወገን ወይም ክርስቲያን ወገን ማድረግ ሳይሆን መንግስት ራሱ ከክርስቲያን ወገንነት እና ከሙስሊም ወገንነት ራሱ ማውጣት አለበት። ስራው የፍትሐ ብሔር ስራ መስራት ነው፣ የወንጀል ስራ መቀነስ ነው። እነዚህን ነገሮች ለመስራት ኢኮኖሚውንም ለማዳበር፣ ማህበራዊ ኑሮውንም ለማዳበር፣ ባህሉን ለማዳበር፣ የሁሉንም ነገር እንትን ለማድረግ ብዙ መሰራት ይኖርባቸዋል እና ብዙ አድላዊ የሆኑ ነገሮች እንመለከታለን። አሁን በተቀረጹት መጽሐፍቶች ሳይቀሩ የአድላዊነት ሁኔታ እንመለከታለን። ይሄ መቀረፍ አለበት። ትምህርት ቤቶች ይሄን ለብሳችሁ አትግቡ፣ ይሄን ለብሳችሁ አትፈተኑም የሚሉ ትምህርት ቤቶች እኮ ናቸው። የተማሩ የተመራመሩ ያሉባቸው ቦታዎች ይሄንን ነገር ሲናገሩ እንሰማለን። ለነገሩ ችግሩ እኛ ብቻ አይደለም እናንተ ጋር ያለ ይመስለኛል። እና ዞሮ ዞሮ በሙስሊሞችና በክርስቲያኖች መካከል ያለው ግንኙነት ተሻለ ማድረግ የሚሻል ይመስለኛል።
1: ጋዜጠኛ፣ ደራሲ፣ የእስልምና ጉዳዮች ተመራማሪና የታሪክ አጥኚ ተሾመ ብርሃኑ ከማል ስለ ቃለ ምልልሱ እናመሰግናለን።
0: እኔም ስለጠየቃችሁኝ በጣም አመሰግናለሁ። እንግዲህ
2: ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።

አድማጮቻችን፣ ከመሰናበታችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ዩናይትድ ስቴትስ እና ኢራን ከስምምነት ላይ ደረሱ። የዋን ኔሽን መሪ ፖሊን ሃንሰን የተመረጠ ጠቅላይ ሚኒስትርነት የህዝብ አስተያየት ድጋፍ አገኙ። የ2026 ፊፋ ኦሎምፒክ ውድድር ቀጥሏል። ጃፓን እና ሁለት ለሁለት ተለያይተዋል። በአሁኑ ወቅት በጨዋታ ላይ የሚገኙት ስዊዘርላንድ እና ቱኒዚያ 2-1 ረፍት ወጥተዋል። መልካም ቀን አውስትራሊያ፣ ቸር ይግጠመን።

0: ሰላም እንደምናምሽታችኋል አድማጮቻችን። ለሰኞ ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን በኮምቦልቻ የ31 ሰዎችን ህይወት የቀጠፈውና በርካቶች የተጎዱበት የትራፊክ አደጋ
1: ወንድ 11 ሴት 20 ናት። አንድ ህፃን አለች። ምንም መገመት አንችልም ምክንያቱም እናቷም ስለሞተች።
0: ዛሬ ህልፈቱ የተሰማው ድምጻዊ ሰማኝ በለው በሙያ ጋሮቹ እንዴት ይታወሳል?
2: ወይ ሰማይ በለው እናቴ እስካሁን ታለቅስ ነበር። ሰማይ በለው በጣም እናቴ ጥሩ ልጅ ነበር። ወይ በጣም አዝናለሁ።
0: ስለ አሜሪካና ኢራን ስምምነትም ዘገባ ይዘናል። እንድትከታተሉን ግብዣችን ነው። በአማራ ክልል ኮምቦልቻ ከተማ አስተዳደር በደረሰ የትራፊክ አደጋ እናትና ልጅን ጨምሮ 31 ሰዎች መሞታቸውን የከተማዋ ፖሊስ ገለጸ። በሌሎች ተሳፋሪዎች ላይም ጉዳት መድረሱን የከተማ ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሞዬ ለቢቢሲ ተናግረዋል።
1: መነሻውን ደሴ ከተማ ያደረገ ኮርሶስ 0798 የህዝኑ አመላለሻ አባስ ከጠዋቱ 12 ሰዓት ከ20 ላይ 64 ሰዎች ጭኖ በመጓዝ ላይ እንዳለ ከመቶ ሜትር በላይ ርቀት ያለው ገደል ገብቶ ተገልብጧል። 31 ሰዎች የሞት አደጋ፣ 33 ሰዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። በተለይ ከባድና ቀላል ጉዳት ደረሰባቸው በኮምቦልቻና በደሴ ሪፈራል ሆስፒታል የሕክምና አገልግሎት እያገኙ ይገኛሉ።
0: በአደጋው የሞቱት አብዛኞቹ ሴቶች መሆናቸውንም ኮማንደሩ ገልጸዋል።
1: ወንድ 11 ሴት 20 ናት። አንድ ህፃን አለች። ምንም መገመት አንችልም ምክንያቱም እናቷም ስለሞተች የደረሰውን ምንም ማወቅ አንችልም። አሽከርካሪም ረዳትም ጨምሮ በህይወት የሉም።
0: ከፍተኛ ጉዳት የደረሰባቸው በመኖራቸው የሟቾች ቁጥር ሊጨምር ይችላል የሚል ስጋት እንዳለም ኮማንደሩ አክለዋል። የአደጋውን ምክንያት በተመለከተም ኮማንደር ጌታቸው ይህንን ብለዋል።
1: የአደጋው ምክንያት ገና በምርመራ ላይ እንገኛለን። የአደጋው ቦታ ኮምቦልቻ ከተማ አስተዳደር ቦርቅና ክፍለ ከተማ አረጎ በተለምዶ ኤስት መንገድ ከሚባል ጠመዝማዛ ቦታ ላይ ነው። ተደጋጋሚ ቦታው ላይ በጣም ጠመዝማዛ ከመሆኑ ጋር ተያይዞ ተደጋጋሚ አደጋ እየተፈጸመ ይገኛል። ለአሽከርካሪዎች፣ ለማህበረሰቡ በተደጋጋሚ መድረክ በመፍጠር ግንዛቤ ፈጥረናል። በሶሻል ሚዲያ ታውቀናል። ለአሽከርካሪዎች የጥንቃቄ መልእክት በማዘጋጀት እንዲያነቡት አስፈላጊውን ጥንቃቄ እና በተረጋጋ መንገድ እንዲያሽከረክሩ ግንዛቤ ፈጥረናል። የኮምቦልቻ ከተማ ብቻም ሳይሆን ሌሎቹ አካባቢዎች ላይ የምንለው እንደ ክልልም ግንዛቤ የሚፈጠር ስለሆነ እንግዲህ አሽከርካሪዎች በተለያየ ምክንያት ከጥንቃቄ ጉድለት ማነስ ጠጥቶ በመንዳት ጫት በመጣም የሚከሰቱ ናቸው። ከዚህ በፊትነት የሚፈጸመው የነበረው አሁን ግን ያው ምድያት ላይም ስለሆነ ከሱስ ነው የሚል የመነጨ ሀሳብ ባይኖረንም ግን ደግሞ እንዝላልነት እና ተሽከርካሪዎቻቸውን በየጊዜው እንደናና አዲሳት ያለማድረግ ችግሮች እየተከሰቱ ነው የሚገኙት።
0: የዓለም ጤና ድርጅት ዋና ዳይሬክተር ደቡብ አፍሪካ ውስጥ የተፈጸመ ስላለው መጤጠል ጥቃት በተመለከተ የሰጡት አስተያየት እንዳላስደሰተው የአገሪቱ መንግስት ገለጸ። ዶክተር ቴድሮስ አድሃኖም ትናንት ደቡብ አፍሪካ ውስጥ ሌላ ዙር መጤጠል ጥቃት እያገረሸ መሆኑን በመጥቀስ ድርጊቱ አገሪቱ ለነጻነት ያደረገችውን ትግል የሚክድ አሳዛኝ ሁኔታ ነው በማለት ገልጸው ነበር። ዋና ዳይሬክተሩ በደቡብ አፍሪካ ውስጥ በሚፈጸሙ መጤጠል ጥቃቶች የሰው ህይወት ባጭሩ እየተቀጨ መሆኑን በመግለጽ በቅርቡ የሞቱ ኢትዮጵያዊና ሞዛምቢካዊ ዜጎችን በምሳሌነት ጠቅሰዋል። ይህንንም ተከትሎ የደቡብ አፍሪካ ባለስልጣናት የዋና ዳይሬክተሩ አስተያየት ትክክል አይደለም ብለዋል። በአገሪቱ ውስጥ ተፈጥሯል ስለሚባለው መጤጠል ጥቃት ትክክለኛና አስተማማኝ መረጃን ለዓለም ጤና ድርጅት ለማስረዳት እንደሚፈልጉም ባለስልጣናቱ ገልጸዋል። ዓለም አቀፍ ግንኙነትና ትብብር መስሪያ ቤት የሚባለው የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ዶክተር ቴድሮስ የጠቀሷቸው የውጭ ዜጎች ህይወት በማለፉ እንደሚያዝኑ በመግለጽ ምክንያቱ ግን መጤጠል ጥቃት እንዳልሆነ ለቢቢሲ ተናግረዋል። ባለስልጣናቱ ለኢትዮጵያዊውና ለሞዛምቢካዊው ሞት ምክንያቱ የመጤጠል ጥቃት

0: አለመሆኑን ከመግለጻቸው በተጨማሪ የኢትዮጵያዊ ሞት ከተደራጀ ወንጀል ጋር እንደሚያያዝ የሞዛምቢካዊው ሞት ደግሞ ምርመራ እየተደረገበት እንደሆነ አሳውቀዋል። ባለፉት ሳምንታት በደቡብ አፍሪካ ውስጥ የጸረ አፍሪካውያን ስደተኞች ስሜት በይፋና በተዘዋዋሪ ሲንጸባረቁ ቆይቷል። መንግስት ህጋዊ ያልሆኑ ስደተኞችን እንዲቆጣጠር የሚጠይቁ በርካታ የተቃውሞ ሰልፎች በመላ አገሪቷ ተካሂደዋል። በተጨማሪም በውጭ ዜጎች ላይ ያነጣጠሩ ጥቃቶችን የሚያመለክቱ ዘገባዎች ሲወጡ ቆይተዋል። ነገር ግን ከነዚህ ጥቃቶች ጋር በተያያዘ ዝርዝር መረጃዎችና ቁጥሮች ከመንግስት እስካሁን አልተሰጠም። መንግስት በህገወጥ ስደተኞች ላይ እርምጃ እየወሰደ መሆኑንና ዜጎች ህግን በእጃቸው በማስገባት ምንም አይነት እርምጃን እንዳይወስዱ ሲያስጠነቅቅ ቆይቷል። የዜጎቻቸው ደህንነት ያሰጋቸው ጋናንና ናይጄሪያን የመሳሰሉ አገራት ፍላጎቱ ያላቸውን ዜጎች ከደቡብ አፍሪካ ማስወጣት ጀምረዋል። አድማጮቻችን ደግሞ አጫጭር ዜናዎችን ላሰማችሁ። አሜሪካና ኢራን ከሶስት ወራት በላይ የዘለቀውን ጦርነት ለማስቆም የሚያስችል ስምምነት ላይ ደረሱ። በአገራቱ መካከል ለወራት ሲደረግ የነበረው ድርድር አርብ ዕለት ስዊዘርላንድ ውስጥ በሚካሄድ የፊርማ ስነ ስርዓት ይቋጫል ተብሏል። ዩኬ ቲክቶክን ጨምሮ ከ16 ዓመት በታች ላሉ ታዳጊዎች ማህበራዊ ሚዲያን ልታግድ ነው። አውስትራሊያ ባለፈው ታህሳስ ነበር ተመሳሳይ እርምጃ በመውሰድ የዓለማችን የመጀመሪያው ሀገር የሆነችው። ሊባኖስ ከአሜሪካና ኢራን የሰላም ስምምነት በኋላ ከቤታቸው የተፈናቀሉ ሰዎች ለመመለስ እንዳይቸኩሉ አስጠነቀቀች። ባለስልጣናቱ ማስጠንቀቂያውን የሰጡት እስራኤል ጦሯን ከደቡባዊ ሊባኖስ እንደማታስወጣ በመናገሯ ነው። የአሜሪካና ኢራን ስምምነት ይፋ ከሆነ በኋላ የነዳጅ ዋጋ ቅናሽ አሳየ። ዶናልድ ትራምፕ ከስምምነቱ በኋላ የነዳጅ ዘይት መተላለፊያ የሆነው የሆርሙዝ ወሽመጥ ዳግም ይከፈታል ብለዋል። ዜናዎቹ ለዚህ ናቸው። በባህል ሙዚቃ ታላቅ ስም የነበረው ድምጻይ ሰማሃኝ በለው ባደረበት ህመም በህክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምጻይ ሰማሃኝ በለው ባለፉት 10 ዓመታት የተለያዩ ባህላዊ ዘቶች ያሏቸው ተወዳጅ የሙዚቃ ስራዎችን ለአድማጭ ያደረሰ አንጋፋ ሙዚቀኛ ነበር። ድምጻዊው ለህዝብ ካበረከታቸው የሙዚቃ ስራዎች መካከል ነይ ዘመድዬ እንዴት ነሽ፣ ደቦት እንስራ፣ ዘናበይ፣ ባላገር ይጠቀሳሉ። በመድረክ ስሙ ሰሜ ባላገሩ በሚል በይበልጥ የሚታወቀው ሙዚቀኛው ባለትዳርና የአራት ልጆች አባት ነበር። ሰሜ እንዴት ይታወሳል ስንል የሙያ አጋሮቹን ጠይቀን ነበር። ያምባሰሏ ንግስት ማሪቱ ለገሰን እንዲሁም የሙያ አጋሩን አረጋሃኝ ወራሽንና ከአዲሱ ትውልድ በባህል ሙዚቃ እየገነነ የመጣውን አስቻለው ፈጠነን አነጋግረናል። ከማሪቱ እንጀምራለን።
1: ወይ ወይ ወይ ወይ ሰማይ በለው እናት የስታውን ታለቅስ ነበር። ሰማይ በለው በጣም በጣም እናት የጥሩ ልጅ ነበር። ወይ ወይ ወይ ወይ በጣም በጣም አዝናለሁ። የኔ እናት የባህሉ ንጉስ ነው። በጣም በጣም በጣም እኔ በጣም አዝኛለሁ። በጣም
2: ያው ሰማኝ በጣም በጣም ጎበዝ የባህል አምባሳደራችን ነበረ። ዛሬ ነው እኔም ህልፈቱን ያው እንግዲህ እንደማንኛውም ኢትዮጵያዊ ሰማው እና በጣም ነው ያዘን። እኔ ጋር ደግሞ ሁለት ዜማ እናንትን ሰጥቸው ነበር። ቻግኒ ሂድ ቤት ሰራ ያገውኛ ከኔ ሀገር ቤት ውስጥ ያሰራሁት ዘፈን ነበረ፣ አገውኛ ዘፈን እና አረ በቃ የሚለውን ዜማ እሱ ሰጥቸው ነበረ እና በጣም በቃ ማለት በጣም ዩኒክ ሰው ነበረ። እኔ ስለሰማኝ በጣም ለመመስከር በጣም ቃላት ያጥረኛል። ብዙ ትምህርት የያዝኩበት ምንድን ነው ስቱዲዮ ላይ ሲገባ ሌላ ሰው ነው የሚሆነው። ሪትም ሁላ ሊዘል ይችላል እና ከስቱዲዮ አቀራረጽ ውስጥ ከሰማኝ እኔ ብዙ ትምህርት ወስጃለሁ። ሌላ ሰው ነው የሚሆነው። በጣም ያዘን ይዘገዳል።
3: አንድ ቀን ቢከሰስ ምድር ከጭንቶት ማን ይቀር ነበር። ናፋውታቴን አገሬ አንቺ አገሬ መሬት ፈሪ ተቀምጦ ጀግና የምትወስድበት።
4: አንድ ቀን ምድር ከጭንቶት ማን ይቀር ነበር።
1: አብረን እንኳ አልሰራንም። እንደው ብቻ አዲስ አበባ እንቀራረብ ነበር። እንተዋወቃለን። በጣም በጣም ራቀዋለሁ እናትዬ። በጣም ያሳዝናል እንዴ! የሚሞት አይመስልም እኮ በጣም ምን አጋጠመው? እንደው ምንድን ነበር? ኧረ እንደው ይገርማል።
5: ማኝ በኢትዮጵያ የሙዚቃ ታሪክ ውስጥ በጣም ትልቅ ቦታ ያለው በተለይ ባህል ዘመናዊ በተለይም አዳዲስ ቃላቶችን በማምጣት ደንበኛ ቱባውን የባህል ጨዋታ በተለይም ባህር ዳር እንዳደገ ልጅ እንደተወለደ ልጅ በተለይ ከዛ አካባቢ ያሉትን የአማርኛ ዘፈኖች ባህል ዘፈኖችን በጣም አድርጎ ይጫወት የነበረ ረጅም ዓመት ያገለገለ በጣም ተወዳጅ ድምጻዊ ወደታች ወደ ላይም ሳይል በደንብ ደረጃውን ጠብቆ ባህልን በደንብ አድርጎ የተጫወተ ልጅ ነው። ግን በጣም በቃ አስደንጋጭ ነው። ህመምን ሳይታመምም ህመሙን ሳንሰማ እንግዲህ በነበረው አሁን ሁላችንም እንደምንሰማው ክብደት ለመቀነስ ጥረት እያደረገ እንደነበረ ነበር የምንሰማው። በሙያ ውስጥ ያለን ሰዎች በጣም አስደንጋጭ ዜና ነው የሰማነው። እንግዲህ እግዚአብሔር ቤተሰቦቹን እና አድናቂዎቹን ልጆቹን መጽናናቱን ይስጥልን።
6: ሰማኸኝን ማውቀው ያው አረባል ሀገሩ እና ደቦትን ስራ የሚለው ስራ እዛ ላይ ነው ማውቀው እና ግሻባይ ቴሌቪዥን ላይ ጻን እያለን ስናያቸው በግሻባይ አንቱ የዋ እነሱ እና አንድ ተዘራ ተችሎ የሚባለው ጓደኛ አለኝ ይሁኔ እና እሱ ጋር ዜማ የሚሰጣቸው እሱ ነው ያስተዋወቀኝ በአካል። ያው ስራውን ግን ማውቃቸው በልጅነት ጀምሮ
1: የእሱ በጣም ብዙ የባህል ጨዋታ ስለ ጎጃም በጥሩ ሁኔታ ዘፍነዋል። በጣም ምን እንደውም እንበል በጣም ብዙ ዘፈን አለው ብዙ ነው ብዙ ታሪክ አለው። እሱ ስለ ሀገሩም ዘፍነዋል። ጎበዝ ነበረ ጎበዝ ነበረ። አረ ምን ሰጠሽ የሚለው እንኳን ይበቃዋል
7: አይደለ?
1: እሱ
7: ብዙ ሰው
1: በጣም ብዙ ነው እናቴዋ ብዙ የሚያስቅ የሚያጫውት የሚያዝናና ነው ዘፈኑ። ጎበዝ ነበረ።
6: በአካል የዛኔ አገውኛ ዜ ማለት ስቱዲዮ ሊሰራ መጥቶ ስንታየው ክብረት ጋር አስቻለ ነው የሚባል እንደዛ አለ። እስቲ ሞክርልኝ አለና የሆነ ዜማ እንትን ስለው ወዲያ ብድግ አደረገው። እሱም የሆነ ጨመረበትና ሰራው። ከዛ እንሂድ አለ። ቻግኒ ነው የምንቀረጽ ብለን እኔም ከሀገሬ ከወጣው ብዙ ጊዜ ነበር እና እዚህ ላይ ሌላ ስራዎችን ነበር ምሰራ። ሰማኝን እጀው ሂጄ እኛ ቤተሰቦች ጋር ቻግኒ ፋዘሬን በህይወት ነበር ይዛል። ሰማኝን እኛ ቤት ሂጄው ሲሄድ በግ ታረደልን። እዛ ላይ በቃ ከዚህ በኋላ ልጄ ምንም አይሆንም አለ። አባቴ መረቀን። እዛው ላይ ክሊፕ ሰራ ነው የጥቅምት መድኃኒዓለም ነበር እዛ እሱ ሰራ ነው። እና ሁሌ ይጠይቀኛል ዜማ ስጠኝ እንደዚህ ግጥም ምናምን እንደዛ ይላል። ከዛ ከብዙ አመት በኋላ እንደዚህ ባህር ዳር ሲሄድ ባህር ዳር መጣሃል አሉ። ፕሊስ ላላገኝሃል እና ይሄ ያረበዛ የሚለውን ዜማ እኔ ተዘራ ተችሎ እሱ ብለን ሰራ ነው። እሱም ወጣ። ከዛ በኋላ ብዙ ጊዜ ይደውልልኝ ነበር ስራዎች ሲወጡ እና ለሰዎቹ እኔ በቃ አውቅ ነበረ ይለኛል። አንተ በጣም ትልቅ እንትን እንደምደርስ አውቅ ነበረ እና ሳወጣ ስራዎችን ሁሌ ይደውላል። ሁሌ በጣም ሞራል ይሰጠኛል። የዛሬ ሁለት ሶስት ሳምንት አካባቢ ባህር ዳር የሆነ ሆቴል ተመርቆ ሰሚ አልተገኘም አንተም አልተገኘህም ለምን አሉ። አይ እኔማ ሶስት አመት አራት አመት ሆነኝ እኔ መድረክ ሰርቼ አላውቅም ይሆን ሰሚ ስል ሰሜንማ ሞት ነው አሉኝ። ታሙ ይድናል ምናምንና ዛሬ ጠዋት ይሄን ነገር ሰማው። ታሪክ ሰርቷል። ዞሮ ዞሮ አንድ ሰው ታሪኩን ያስቀመጠ ሰው እንግዲህ ነፍሴ ማርከ ማለት ውጭ
1: ጎበዝ ነው። ጎበዝ ነው። መድረክ ማያያዙ እስክታው ደስ ይላል። ምንም ይላል በጣም በጣም ሰው በጣም ይወደዋል። በጣም በዙ ሰርቷ ላይ የባህል ሰው ነው። የባህል ተጫዋች ነው። በጣም ቆንጆ ነው። በጣም አገኛለሁ። በጣም ጎበዝ ነው። በእውነት የሚገመገም አይደለም። ወዝ አለው። ያስቃል በጣም። ዋናው የሰውን ፍላጎት አታክ ማድረግ ነው ነበረው። እሱ እስክታው እየሳቀ በሁሉ ነገር ያስቃል። አሁን እንኳ በውፍረቱ እንኳ ጊዜ ይኸውን የሰራው በጣም እየቀለደ በጣም ጥሩ ሁኔታ ነበር ያለው። ትልቅ አርቲስት ነው።
5: በዚህ እንዲህ ባሳለፍንበት በሀገር ውስጥም በውጭም አብረን የሰራንባቸው መድረኮች ነበሩ እና በተለይም መጀመሪያ ጊዜ አካባቢ እንደወጣ አካባቢ እስራኤል ሀገር አብረን ተጫውተናል። እዚህም አዲስ አበባም ኤግዚቢሽንም አንዳንድ ቦታዎች ላይ አብረን ተገናኝተናል። ሰማኸኝ የታወቀ ነው መድረክ አያያዙ። በባህል ጨዋታው እኮ ከሱ በኋላ የመጡት ባህል ተጫዋቾች በሙሉ ከሱ በማየት ነው። ካለባበስ ጀምሮ በደንብ ተክኖበት የተጫወተ ልጅ ነው እና በጣም ልዩ ነበር መድረክ አያያዙ። ጎበዝ ተሰጥኦ ያለው ልጅ ነበር። ተጫዋች ነው። ጓደኞቹን አክባሪ ነው። ጨዋታ ወግ ያውቃል። ጨዋታ ያውቃል። ከዛ ውጪ ያው ለማንኛውም ማህበራዊ ኑሮ ለማንኛችንም በማህበራዊ ኑሮ በአካባቢውም በጓደኞቹም በሰፈሩም ጥሩ ስም ያለው ልጅ ነው።
1: ባህል ያደም ቃል በቃ ባንዲራውን ለብሶ እንደው ብዙ ሰርቷል። በጣም ያሳዝናል። በጣም ያሳዝናል። እንደው አርቲስት በጣም ትላልቆች አርቲስት እያለቁ ነው። እንደው አለቀ አንደ ብለው እንግዲህ እናትዬ ያጥናናችሁ ላለ በጣም ሰማይ ብለው በሁሉም ላይ ያለ ስሜቱ በሁሉም ላይ ነው ያለው። በአርቲስቱም ላይ በተመልካቹም ላይ ነው። ለልጆቹም ለባለቤቱም እሱ ፈጣሪ ገድፋችሁ እሱን አላህ ለጀነት ይበለው። በቃ ምንም ምለው ነገር የለም።
5: ሰማኝ ረጅም ዓመት ማውቀው ወዳጄ ነው፣ የሙያ አጋሪ ነው፣ ጓደኛዬ ነው። ከና ማዝናለሁ። በቃ ሞቱ በጣም አስደንጋጭ ነው። ሁላችንም ደንግጠናል። እግዚአብሔር እንግዲህ ነፍሱን በገነት ያኖርልን ነው የሚለው።
0: በመጨረሻም የዓለም ዋንጫን የተመለከቱ መረጃዎችን ሊያደርሰን ባልደረባችን ገላና በላይ እዚህ ስቱዲዮ ይገኛል። ገላና እንዴት ይሄደ ነው የዓለም ዋንጫ?
8: እሺ እንግዲህ ፍሬ፣ ሜክሲኮ USA እና ካናዳ በጋራ የሚያዘጋጁት የ2026 ዓለም ዋንጫ ከዚህ በፊት እንደምናውቀው አይደለም። በጣም በርካታ ሀገራት ተሳታፊ የሆኑበት ነው። 48 ሀገራት ጨዋታቸውን የሚያደርጉበት ውድድር ነው። እስካሁን እንግዲህ አንዳንድ የተመዘገቡ ውጤቶች እንደ ሪከርድ የሚታዩ ሆነው ቀርበዋል። ለምሳሌ በመክፈቻው ጨዋታ ሜክሲኮ ላይ በተደረገው የመክፈቻ ጨዋታ 3 ቀይ ካርዶች ናቸው የተመዘገቡት። ይህንንም በመክፈቻ ጨዋታ በመጀመሪያው ጨዋታ ከፍተኛ ቁጥር ያለው የቀይ ካርድ መመዝገቡን ያሳያል።
0: በዚህ ዓለም ዋንጫ ሌሎች ምን አዳዲስ ነገሮች አሉ?
8: ፍሬ እንግዲህ እስካሁን 5ኛ ቀኑን የያዘው ገና ይሄ ውድድር እስካሁን በተደረጉ የዓለም ዋንጫ ውድድሮች ከየትኛውም ሀገር በላይ በርካታ ጎል ማስቆጠር የቻለችው ጀርመን ነች። ጀርመን ትላንትና ኪዮሪሳውን ገጥማ 7-1 ማሸነፍ ችላለች። እስካሁን በተደረገ የዓለም ዋንጫ ውድድር ከ6 በላይ ግብ አስቆጥሮ ማሸነፍ የቻለ ሀገር የለም። እና ጀርመን አሁን አዲስ ታሪክ ማስመዝገብ ቻለች ማለት ነው 7-1 በማሸነፍ። ከዚህ በፊት ብራዚል ነች 6 ጎል በማስገባት ሪከርድ ይዛ የነበረው በዚህ ውድድር ማለት ነው። እንግዲህ አፍሪካ በዚህ ውድድር ለመጀመሪያ ጊዜ 10 ሀገራትን ማሳተፍ ችላለች። 4ቱ እስካሁን የመጀመሪያ ውድድራቸውን ማከናወን ችለዋል። ከ4ቱ ግን ማሸነፍ የቻለችው አይቮሪኮስት ብቻ ነች። አይቮሪኮስት ከኢኳዶር ጋር ባደረገችው ውድድር የማንቸስተር ዩናይትዱ ክንፍ ተጫዋች አማድ ዲያሎ 90ኛ ደቂቃ ላይ ባስቆጠራት 1 ጎል አይቮሪኮስት ማሸነፍ ችላለች። ሌሎቹ 2 የአፍሪካ ተወካዮች ደቡብ አፍሪካና ቱኒዚያ በዚህ ውድድር የመጀመሪያ ውድድራቸውን ተሸንፈዋል። ሞሮኮ ግን 5 ጊዜ ያሸነፈችውን ብራዚልን የገጠመችው ሞሮኮ ከፍተኛ ፉክክር የታየበት ጨዋታ ነበር። ለብራዚል ፈተና መሆን ችለው ነበረ። 1-1 መውጣታቸው ይታወሳል። እንግዲህ በዚህ ውድድር ላይ ሌላ አያይዘን ማንሳት የምንችለው በዚህ ውድድር ላይ የ18 ዓመቱ በፈረንሳይ የተወለደው ከሞሮኮ ቤተሰቦች ኢዩብ ባውዲ እስካሁን እንግዲህ መነጋገሪያ ሆኗል። 18 ዓመቱ ነው ገና፣ ግን ያሳየው እንቅስቃሴ ከፍተኛ ትኩረት ስቧል። አርሰናል እና ሊቨርፑል የዚህ ተጫዋች አድናቂ መሆናቸው ግልጽ ሆኗል። ከተወካዩም ጋር ንግግር መጀመራቸው እየተዘገበ ነው።
0: ዛሬስ የሚጠበቁ ጨዋታዎች የትኞቹ ናቸው?
8: ዛሬ ምሽት እኛ አየር ላይ ያለን ለመጀመሪያ ጊዜ አፍሪካ ዋንጫ ላይ አይተናት ያደነቅናት እንዲሁም ደግሞ ከቆዳ ስፋቷ አንጻር እና ከህዝብ ብዛቷ አንጻር ያልተጠበቀች የነበረችው ካቦ ቬርዴ ዛሬ የዚህ ውድድር የዋንጫ ተፎካካሪ ትሆናለች ከተባለችው ስፔን ጋር የመጀመሪያ ጨዋታቸውን እያከናወኑ ነው። ሌላኛው ተጠባቂ ጨዋታ ደግሞ 4 ሰዓት ላይ የሚከናወነው የመሐመድ ሳላህ ሀገር ኢጅፕት ከጀሬሚ ዶኩ ሀገር ቤልጅየም ጋር የሚያደርጉት ጨዋታ ነው። የጨዋታ ሳቢ ይሆናል ተብሎ ይጠበቃል።
0: መነጋገሪያ የነበረው ሶማሊያዊው ዳኛን በተመለከተስ ምን አዲስ መረጃ አለ?
8: ፊፋ ሶማሊያዊው የመሃል ዳኛ አሜሪካ እንዳይገባ ቪዛ የተከለከለውን ሙሉ እንግዲህ ጨዋታውን የመዳኘት እድል ባያገኝም ቀድሞ ተመልምሎ ስለነበረ ሙሉ ደሞዙን እንደሚሸፍን አስታውቋል።
0: ስንት እንደሆነ ማወቅ ይቻላል?
8: ደሞዛቸው የሚታወቀው በነገራችን ላይ ውድድሩ ካበቃ በኋላ ነው።
0: አመሰግናለሁ ገላና። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረ ገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ነገ በሌሎች ዘገባዎች እንገናኛለን። እስከዚያው በያላችሁበት መልካም ጊዜ መልካም ምሽት እንዲሆንላችሁ ከወዲሁ ተመኝተናል።

0: سلام كميتو اني كبرات سمعتنا نايلو ميسوني علتاو فنونا انه امريكان ايرانن كينا دون مبال ابه سم معبتحن بزبل مدب لكن في اللمينا
1: اتوج بفتصم عوتنا حدا انصار تخال اي استودى ايكونن جن كلتيو نايتي وج كفال كم عوت قوص روز خلو نت بتاتا لهم كم كسراون قوص روز خلو نت بتاتا لهم كم بهالك عليت
0: الكسندر اتي ابو وانج علم بقعتو زنت اوارق زلو ايرتراوي شورناوي كهوب
2: ألكسندر إسات مالي أنصار تونيزيا زر أبعد بتعم زنا أدينيرو ولا تهجرت جانتا وسنكل كن دولة أنا وانج عالم حليفة
0: حد صرت زينات أتون كلون أمن عصرت حمش دقائق مساقم زمس أزي برهاني سناي مكة تال أمريكان إيرانن نلعلي سلسطة ورحيزة كايدو أوكينات دون مبال تسمامعين أبا مأكلي مبرا كمون أبا مل عالم كبير كلولو زس عبا أوكينات إسرائيل أمريكا مس إيران أبا زغط العربي أبا سويزرلان بزغطان فيرما كمزغطا تقليت اللو نليوانوس حاويسو أبا كلوم جنبارات كوينات دو كبلن مت أبو هرموز كمزغفتن تقليتو باتسممع زود دسلو بريزدنت أمريكا دونالد ترامب كابتن ايك أدم بريزدنت تات أمريكا زغات أمم وركت فليبز بلا منجدين خلاتا زوبا السلام رقات زمت عبي سممع كم زو حسا قليتو إذا سممع نزل على حتوتات سقاتات زملستيو لايونت قاب نتنتاني بوليتيكا ما كلام برا عبد الرحمن سيد أبو حشم أزراري واتولا
1: أتي نتبتات تلعيلو زولو ني أفتات حاناي تيجيجت حقازيو زبل قمت اللاني ناي هرمز وشمت بوز حالفا مراخب بنسا بزي قلة قدا كحالفا خمزلون إيران تسامي عمالو كابتو زدلي وزنورو نتحتي زمالت ساتو زدلي وزنورو كمزناي سويس كانال بو قرز كفيلن كحالفا خمزلون يوم كقبرو تسانيحوم كالي وتدرو معسكرات ناي أميركا أبتي كبابي أب بفلايبتناي غالف حقرات كلو غمزي بلو يدلي نيروم السوم فتصم مولو بمولو اي تمالا انا لو ابزناي مرداد سمع انتايدا تمعسكرات كمزولو كهلو جن كهلي توساخي حاليهم اسوار راي امريكا او نخيهلو تسامي عمالو
0: ناي مدب نيكلار ايران كمون تزامت تقودايات اب زغلصولو سسامة عالتات كمزتايلو ميتاقلي تزولو حزي اتي اب لعلي ممعوال يوراني مزقبار قيدرتات انتا اي كخوون حدا خال اي دما اتي ايران حيزاتو زل ابزل على درجة زباسحة معبالة يوراني مك انتا اي كقبار
1: زعبا مقصصار إيرانويان بزحسة جماعين ورمونا بو كاب كرمات حيزوم تكالاتنا نيكولير ناتوم نتينا عالم لغاية تكال كفوتي نيرو بحج حدش نقر كوصخو نحر كوينو منالبات اتز تسامو عالو كساب سساخة ميتي انريشمنت ويكان نتي نيكولير مهبتني زخون كساب سساخة ميتي نيرو ساب حجي منالبات كابون تحتي خون مخنياتو كابون لعلي ويكان كندو نحر كوينو بغللو ناب ناين وتادراوي أسوار ناين مغيار عقمون سلاز الوكا منالبات عبزي قرب فحفاح ويكا مدردار يقبرو هونو نعو كقدلوه جن فتشي ممتناي إيران ناي نيكولير نسلاماوي ربحتات مو عال زقبر بحقيقون بكالي مقدتات تطو كبلوه اي كولون يوم إيرانويانون بزح انفس سلاز قبرو لعلي حمس عامتو انفاكت خوني خيلي مانياتو تناي إيران ناي نيكولير بروغرام عبقزي نقوس شاه نقولو كابشعو يجميرو انفاكت باتشعو قزيون بناي أميركا حاجزي يجميرو سلاز كابو ندحري زبلو اي مثلنيو سلازي بتاحجز قبر انفاكت ان بعل امريكا كم ناي فيس سيفين ويكا محوي ناي كابت وردوم زغل ناي وردت مخنياتو تعلاماتات نايتي وق بمولو سلازي تساخ عالوم بلزن ودزنا بيلكا قس نابلكا كابتو وق ناي موطا ويكا كالاي قزي من البطا زناقعكا نيران كالاي قزي نمتكا فتصومكا تزليو ناي سرعة لوتون كمسو من البطا كحاسبون يخوليهم جن اب مونغو خلت يوم حيلتات حجي تزنبري زخون عينات متئمان يلن بحجز قبر سماعات نتي زلو ستيتس كو نعو كم زلو حيسكا تي سقاتنا يا صوار قبل عليو نالبات حادة خلتي توساخي قدا زي كونا قن قصصر نبناي نيكولير أصوار نخيلوات نعو انتا عينات واحس كبو يخولو بيرانويان اب كم زيتات ملالبات يزاتي يخونو تخالي مزاتي تناي إيران جنزب ببليونات صوصر اب معراب في لكاب أمير ኣሜሪካ ተኣጊዱ ዘሎ ንሱ ክፍኖ ዝብል ጠለብ ኣሎ ብሸነኽ ኢራናውያን ኣብ ርሲሁን ሕጂ በዚ ዝወረዶም ናይ ትሕቲ ቅርፂ ምፍራስን ካልእን ንዑውን ካሕሳን ካልእን ዝጠልቦ ክህልዎም እዩ።
3: እዚ ኩናት ሰለስተ ሃገራት እዩ ማለት እውን እስራኤል ኣሜሪካ ምስ ኢራን ኮይኑ እዩ ፀኒሑ። ሕዚ እቲ ዝግበር ዘሎ ስምምዕ ድማ ኣብ መንጎ ኣሜሪካን ቴህራንን እዩ እሞ እስራኤል ስግኣት ክትኸውን ትኽእል ዶ?
1: ንእስራኤል ኣፍኮርስ ኣሜሪካን እስራኤልን ከም ሓደ መሻርክቲ ኮይኖም እዮም ኣትዮሞ ትውግእ። ብዓብኡ ግን ኣሜሪካ ንእስራኤል ዘርያ የ ትውግእ ጀሚራቶ ወይ ከዓ ናይ እስራኤል ዓላማ ነቲ ስርዓት ምልጋስን ነቲ ናይ ኒክሌር ኣፅዋርን ናይ ሚሳይላትን ናይ ካልን ኩሉ ምድኻም ካብኡ ሓሊፍካ ከዓ መሓውር ናይ ኢራን ዝበሃሉ ኣብ ከባቢ ናይ እስራኤል ዘለዉ ርክቦም ምስ ኢራን ኣቋሪፆም ተዳኺሞም ከም ዘልግሱ ንምግባር እዩ ነይሩ። ብከፊል ከዓ እዚ ዝተዓወትሉ ይመስሉ ብፍላይ ከዓ ኣብ ደቡብ ልብናን መራሕቲ ናይ ደቡብ ልብናን ምንቅስቃስ ዝነበሩ ናይ ሕዝበላ ከም ዝተቐትሉ ክሳብ ልዕሊ 500 ዝኾኑ ካብቶም ኣለዉ ዝበሃሉ መራሕቶም ይኹን ካድራቶም ከም ዝተቐትሉ ይፍለጥ እዩ። በቲ ናይ ፔጀር ቦምባታት ኣቢሎም ማለት እዩ። ኣብዚ ሕጂ ዝግበር ዘሎ ኩናት ይኹን ቅድሚ እውን ብዙሓት ስያታት ኣውሪዶምሉ እዮም ነቲ ሰልፊ ኣብ ደቡብ ልብናን ዘሎ እንተኾነ ግን ፈፂሞም ከጥፍዎ ኣይከኣሉን። በዚ ምክንያት ንሳቶም እውን ካብዚ ንላዕሊ ክቕፅልሉ ዝደሊሉ ምክንያት ኣይክህልዎምን እዩ። ብሓፈሽኡ ግን ትስምዕ ኣፍኮርስ ኣብ መንጎ ኢራንን ኣሜሪካን ክኾኑ ኣለዎ። ምክንያት ብፖለቲካ ኣንፃር እውን ኢራን ብፍላይ ዝሕጂ ዘሎ ስርዓት ንእስራኤል ከም ሕጋዊት ሃገር ገይሩ ኣይርእያን እዩ። ስለዚ ብቐጥታ ምስ እስራኤል ዝደራደሩ ኣይመስለንን። ክደራደሩ እውን ዘኽእሎም ናይ ስነ ሓሳብ ይኹን ናይ ካልእ መትከላት በቲ ሕገ መንግስቶም ዘፍቅድ ኩነታት የለን። በዚ ምክንያት ምስ ኣሜሪካ ዝገብሮ ስምዕ ንእስራኤል እውን ዘካተተ እዩ ዘተኣታተወ እዩ ክበሃል ይከኣል እዩ።
3: ንላዕሊ ሰለስተ ኣዋርሕ ሰለስተን ሃገራት ዘካየዶ ኩናት እንተደኣ ዕውት ኮይኑ ቀፂሉ ማለት እዩ ቀፃሊ ዓርቢ ብዝኽተም ፊርማ እዩ ክግታእ ትፅቢት ዝግበር እሞ ኣብዚ ኩናት እዚ መን ተዓዊቱ?
1: ብዙሕ መመዘኒታት እንድሕር ተረኣዩ ዳርጋ ክልቲኦም ኣይተዓወቱን ክበሃል ይከኣል እዩ። ክልቲኦም ሓይልታት ማለት እዩ ናይ ኢራን ብሓደ ወገን ኣሜሪካን እስራኤልን ከዓ በቲ ካልእ ወገን። ብካልእ ሸነኽ ከዓ እቲ ዕላማታት ናይቲ ውግእ እንድሕር ተረኣዩ ፍፁም ንኢራን መንብርካኽ ስለዝነበረ ንሱ እውን ኣይተዓወተን። ስለዚ እቲ ስርዓትና ኣብ ኢራን ዘሎ ከም ዘሎ ክቕፅል ምዃኑ ካብዚ ንርዳእ ማለት እዩ። ኢራናውያን ሕጂ ኣብቲ ከባቢ ሓደ ብቐሊሉ ዘይድፋዕ ሓይሊ ምዃኖም ብኩሉ ክረአዩ ማለት እዩ። በቲ ካልእ ሸነኽ ከዓ ብእስራኤልን ኣሜሪካንን እውን ድሕር ይኽዮም ንኢራን ኣብ ምድኻም መራሕቶም ኣብ መቕታል ናቶም መሓውር ብፍላይ ኣብ ደቡብ ልብናን ኣዝዩ ኣስያ ምውራድ እዚ እውን ኩሉ ከም ዓወት እንድሕር ተወሲዱ ይግብኦም ይክበሃል ይከኣል እዩ። ስለዚ እቲ ውግእ ብፍፁም ዓወት ናይ ሓደ ኣንፃር ተኻልኣይ ዝተወደአ ኣይኮነን። ግን ክልቲኡ ናይቲ ውግእ ክፋል ከም ዓወት ክቆፅሮ ዝኽእሉ ነጥብታት ኣለዎም፣ ከም ክሰራ እውን ክቆፅሮ ዝኽእሉ ነጥብታት ኣለዎም ክበሃል ይከኣል እዩ። ብክልቲኡ ሸነኽ ተመሳሳሊ ውፅኢት ዘለዎ ግን ትፀንሐ ስቴተስኮ ክቕፅል ከም ዝኾነ ግን ኣብ ርእሲኡ ክልቲኣቶም ከዓ ዓወታት ሎም ክቆፅሮ ዝኽእሉ ነጥብታት ኣለዎም ማለት እዩ።
3: ትንታኒ ፖለቲካ ማእኸላይ ምብራቅ ዓብድራሕማን ሰይድ ኣብሓሽም ክብረት ይሃበለይ
1: ይቀኒለይ።
0: ናብ ሓፀርቲ ዜናታት ከስግረኩም። ተጨውዩ ዝፀንሐ ናይ ጀነራዊ ጡረተኛ ጀነራል ኣብ ጭውያን ከሎ ሂወቱ ሓሊፉ። ኣብዝሓለፈ ወርሒ ሜጀር ጀነራል ራብ ኣብበከር ምስ በዓልቲ ቤቱ ናብ ገዝኣት ካትሲና ኣብ ዝገሸሉ ዝነበረ እዋንዮም ብዕጩቓት ተጨውዮም። ኣብ ተጭውያ ኢድ ከም ዘለዎ ዝገለፀ ዝኾነ ጉጅለ የለን። መንግስቲ ክልል ካትሲና ግን እቲ ጀነራል ብተፈጥራዊ ምክንያት ከም ዝሞተ እዩ ገሊፁ። ሩስያ ኣብ ልዕሊ ዩክሬን ብዝፈፀመቶ ምጥቃዕቲ 11 ሰባት ተቐቲሎም። ፕረዚደንት ቭላድሚር ዘለንስኪ ኣብ ኬቭ ዝርከብ ዓብዪ ሃይማኖታዊ ምልክት ዝኾነ ታሪካዊ ካቴድራል እውን ብሓዊ ከም ዝተቓፀለት ወሲኹ ሓቢሩ። ብካልእ ወገን ድማ ዩክሬን ኣብ ሩስያ ከተማ ቶላ ብዝፈፀመቶ ምጥቃዕቲ ሰብ ኣልቦ ነፈርቲ ሓደ ዓመት ዝዕድሚ ቆልዓ ዝርከብዎም 3 ሰባት ከም ዝሞቱ ካልኦት 3 ድማ ከም ዝቆሰሉን ሰበስልጣን ከባብ ገሊፆም ኣለዉ። ዓባይ ብሪጣንያ ትሕቲ 16 ዓመት ዝዕድሚዮም ቆልዑ ካብ ማሕበራዊ መራኸቢታት ክትእግድ እያ። ቀዳማይ ሚኒስተር ከር ስታርመር ከም ዝበሎ እቶም ትሕቲ ዕድመ ከም ቲክቶክ፣ ዩቲዩብ፣ ስናፕቻት፣ ኢንስታግራም፣ ፌስቡክን ኤክስን ዝኣመሰሉ ማሕበራዊ መራኸቢታት ኣይክጥቀሙን እዮም። ዋትሳፕ ወይ ሲግናል ግን ኣይእገዱን እዮም። ናይ መወዳእታ ዜና፣ ወዲ ልዕልቲ ዘውዲ ኖርዌይ ን4 ዓመት ማእሰርቲ ተፈሪዱ። እቲ 29 ዓመት ዝዕድሚ ወዲ ልዕልቲ ዘውዲ ኖርዌይ ሜት ማትሪት ዝኾነ ማሪስ ቦርጊ ሆይቢ ብ2 ገበናት ዓመፂኡ ገበነኛ ኮይኑ ተረኺቡ። ኣሌክሳንደር ኢሳቅ ኣብቲ ኣብ ዋንጭ ዓለም ብቕዓቱ ዘንፀባረቕ ዘሎ ኤርትራዊ ሽወደናዊ ኮኸብ ኣንጻር ቱኒዝያ ሓንቲ ድምቕቲ ሸቶ በዕሉ ብምምዝጋብ ንኽልተ ድማ ብምሕጋዝ ዘይትርስዕ ምሸት ኣሕሊፉ እዩ እዚ ዓወቱ ንቴክኒካዊ ዓቕሚ ተፃወቲ ምብራቕ ኣፍሪካ ኣብ ዓለምለኻዊ መድረኽ ዘመስከረ ጥራይ ዘይኮነስ ንመጻኢ ኩዕሶ እግሪ ኤርትራ እውን ሓድሽ ናይ ተስፋ ብርሃን ዝፈጠረ እዩ ነተንታኒ ነጋህ ወልደ ገርግዮስ ንዝያዳ መብርሂ ተወኪስናዮ ኣለና
2: ኣሌክሳንደር ኢሳቅ ከምቲ ንፈልጦ ሕማቕ ኣጋጣሚ ኮይኑ ካብ ኒውካስል ሊቨርፑል ኣብ ተሰጋገረሉ ብመጉዳእቲ ቅድሚ ብቕዓት ማለት እዩ እቲ ፊዚካል ፊትነስ ኣብ ጀነራል ፐርፎርማንስ ኣይነበረን ድሕሪ እውን መጉዳእቲ ምስ ኣጋጠሞ ንዕኡ ፅቡቅ ኣይነበረን ንጋንትኡ ፅቡቅ ኣይነበረን ኣብዚ መጨረሻ ግን ፕሪምየር ሊግ ምዛሙ ካብ ወርሒ ማዝያን ድሕሪት ሒደ ፀወታ ክስለፍ ክኢል እዩ ጅምስ ከምዚ ርኢኻ ኣሌክሳንደር ኢሳቅ ትማሊ ኣንፃር ቱኒዝያ ዘርአየ ብቕዓት ብጣዕሚ ዝናኣዲ ነይሩ ዋላት ሃገራዊት ጋንታ መሰንክልከ እዳለትያ ናብ ዋንጫ ዓለም ሓሊፋ ከም ተኸታታሊ ተንታኒ ናይ ስፖርት መጠን ሲ ንኣሌክሳንደር ኢሳቅ ዝኮማ ዓይነት ብቕዓት ከርኢ ኣይተፀቡኮን ትማል ሞ ብጣዕሚ ዝናኣድ ብቕዓት ኣርዩ እዚ ክብለክ ከለዉ ግን ምስ ኒውካስል ኣብ ዝነበረሉ መጨረሻ ዓመታት ዝነበሮ ብቕዓት ትማሊ ሙሉእ ብምሉእ ኣይደጎመን ግን ነቲ ናይ ትማል ፀወት ኣንፃር ቱኒዝያን እሞ ምስ ዝነበሮ ኣጋጣሚ ዝገልፀል ክፅናሕኹ ኣዝዩ ዝናኣድ ብቕዓት ኣርዩ እቲ ናርሸቶ ወይት እዩ ኣብ ቀዳሚ ሸቶ ናቱ ኣበርክቶ ነይሩ ኣብ ካልይቲ ማለት ሳልሰይቲ ቪክቶር ጌከረስ ዘተዋውን ምስ ኣሲስት ገይርዋ ኣሲስት ራሕ ምግባር ዘይኮነስ ኣብቲ ፋይናል ሰርድ ናይ ኣንፃር ጋንታኡ ከይዱ ፕረስ ብምግባርን ንካልኣ ጋንታ ቱኒዝያ ኩዕሶ መንጢሉ መሳኒቱ ዝኾነ ቪክቶር ጌዮኮረስ ውድእ እቲ ኩዕሶ ምቕባሉ ኣዝዩ ዘንዶ ሞ ኣሌክሳንደር ኢሳቅ ኣቐዲሙን ካብቶም ዝበለፁ ቁፅሪ 9 ተፃወቲ ዝበሃል ሞ ቁፅሪ 9 ምዃኑ ከዓ ዳግማይ ዘመስከረሉ ኣጋጣሚ ነርቱ ማለት እዩ
3: ኣሌክሳንደር እቲ ዘርኣዮ ናይ ረቂቕ ናይ ምስግጋር ክእለት ነቲ ኣብዚ ኣብ ምብራቅ ኣፍሪቃ ዘሎ ናይ ተፈጥሮዊ ናይ ቴክኒክ ተህቦ ዘንፀባረቕ ዶ ይመስለካ
2: ናይ ኤርትራ ኩዕሶ እግሪ ንድሕሪናስ ኣብ ኩዕሶ ዝተሰረተ ሓፂር ምቅብባል እዩ ባህሊ ወይቲ ፍልስፍናት እቲ ሓሳስባ ናይ ኤርትራ ከምኡ እዩ ኣሌክሳንደር ኢሳቅ ካብ ኩሉ ግዜ እቲ ደም ኣይገድፈካን እዩ እቲ ሰረት ኣይገድፈካን እዩ እጂ ብምሉእ ፀወቱ ንድሕሪኢናዮ ሲ ኣብ ቦሩስያ ዶርትሞንድ በሊ ኣብ ሪያል ሶሴዳ ከሎ ዳዕራይ ካብ ኒውካስል ብዝለዓለ ደረጃ ነብሱ ክገልፅ ምስ ጀመረ ኣፀዋውቱ ከምኡ እዩ ድሪፕሊንግ ብምግባርን ቀዳድ ቦታ ንእሽተይ ክንድመርፍእ እንድሕር ረኪቡ ሸቶ ናይ ምዝጋብ ዓቕምን ክእለት ስለ ዘሎ ትማልካ ንድሕር ርኢናያ ብክልተ ሰለስተ ምኩብካብ ንኣቃወማ ተኸላኸልትን ሓላ ወልዳትን ርዩ መዚኑ ሸቶ ምዝጋቡ ሓደት ኮንፊደንስ ርእየና ካልኣይ ኣተሓሕዛቦቱ እቲ ርቀት ወይ ከዓ ኣብቲ ናይ ቴክኒክ ምስለ ዘለዎ ማለ ብልክዕ ኣንፀባሪሩ እዩ
3: ናልባት እውን ገለገለ ተንተንቲ ኣብ ዝረኣኽዎ ምዛላታን ከወዳድርዎ ይፍትን እሞ ስኻኸ ከመይ ካ ትገልፆ
2: ከወዳድርዎ ክእሉ እዮ ምክንያቱ ክልቲኦም ንሓንቲ ሃገር ተሰሊፎም ስለዝፅቅ ዝላታን ኣብ ግዜ እዩ ንሽወደን ተሰሊፉሎ እዩ ኣሌክሳንደር ኢሳቅ ካሕጅ ስለክእል ኣሎ ኣነስ ኣይመስለንን ኣሌክሳንደር ኢሳቅ ኣሌክሳንደር ኢሳቅ ብዙሕ ዘየመሳስሎም ነገር ከኣሎ ሕጂ ዝላታን ብርእሲ ይበልፆ እዩ ንኣሌክሳንደር ኢሳቅ ብዘይቀል ዓለም ኣብ ጉልበት ይበልፆ እዩ ካልኣይ ከ ኣብ ዲሲፕሊን ድሕሪናሰ ኣይመሳሰሉ እዩ ብፍላይ ኣብ ቦክስ ኣብቲ 16 ምሎ ድሕሪ ኣቲኻስ ኣሌክሳንደር ኢሳቅ ዝምሕር ኣይኮነን እቲውን ቀሊላ ጥቃዕ ኣይኮነን ካብ ሓንቲ ዘራኽቦም ኣብ ቦታ ቁጥር 9 ተክልቲዮም ስለ ዝስለፉ ንሃገራት ጋንታ ሽወደን ስለ ዝስለፉ ጥራሕ ኮይኑ ስማዓና እዩ
3: ኢሳቅ ኣብ ዋንጫ ዓለም ዘርኣዮ ድሙቕ ዓወት ንመፃኢ ኩዕሶ እግሪ ኤርትራን ንምዕባለ ተፃወቲ ዞባ ቀርና ኣፍሪቃን ከመይ ትገልፆ
2: ሞት ናይ ዋንጫ ዓለም ፀወታ ሲ ኣፍሪካውያን ከዋክብቲ ክወፁ ጀሚሮም ኣለዉ ኣብ ሞሮኮ ንድሕሪኢና ወደ 18 ዓመት ብዋዲ ዝበሃል ግጥም ኮኸብ ተፃወታይ ኮይኑ ሓድሽ ኮኸብ ተወሊዱ ርኢና ኢና ትማል እውን ምስ ኣሌክሳንደር ኢሳ ናይ ማእከል ሜዳ ኣከፋፋሊ ኣያሪ ዝበሃል ብትውልዲ ወዲ ቱኒዝያዊ በቡኡ መሮካዊ ንሱ እውን ትማሊ ኮኸም ናይ ትግጥም ተባሂሉ ክልተ ብሉፃ ሸተዋታ መዝጊብ እዩ ስለዚ ኣፍሪካውያን ኣብዚ ናይ ዋንጫ ዓለም 226 ዘርእዎ ዘለዉ ድምቀት መዳርግቲ የብሉን ዳርጋ ኣብ ዋንጫ ዓለም ከዋክብቲ እዳተወልድዮም ዝመፁ ኣሌክሳንደር ኢሳ ካብ ምስ ኣቐዲሙ ኮኸብ ዝኾኖ ሕጂ ከዓ ብሉፅ ምንቅስቃሳቱ የርኢ ስለ ዘሎ ምናልባሽ ሽወደን ድሕሪ 994 ኣፍሪክ ፍፃሚ በፂሐ ነራ ሽዑ ብብራዚል ተሳሒራ ወፅያ በዚ ተኸዶ ዘላ ነቲ ናይ ምድባ ክትሓልፎ ፀገም የብላን ዋላ ርብዒ ፍፃሚ ንድሕር በፂሓ ንሃገራዊት ጋንታ ሽወደን በሊ ንኣፍቀርቲ ኩዕሶ እግሪ ናይ ሽወደን ከምኡ ንዓና ንኤርትራን እኽሉ ብፍላይ ከዓ ንሲቪ ናይቲ ተፃዋታይ ናይ ኣሌክሳንደር ኢሳቅ ንምዕባይ ኣዝዩ ስለዝሕግሶ ደሚቁ ከም ዝወፅእ ኣነ ዘጠቅር ይብል
3: የቀንዲልና ተንታኒ ስፖርት ነጋ ወልደ ጊዮርጊስ
2: ከም ወትሩ የቀኒለያ ነው
0: ክብረ ተኸታተልትና ናይ ሎሚ መደብና ኣብዚ ዛዚብና ኣለና ብተወሳኺ ኣብ ቲክቶክ መፂናኩም ኣለና ንዝተፈላለዩ መሃርትን ኣዘናጋዕትን እዋናዊ ሓበሬታ ንኽትረኽቡ ናብ ቲክቶክና ፈለው በሉና ምሳኹም ዘምሰኹ ኣዚ ብርሃነ ምስ ላዮን ፅጋብ ተረኛ ቴክኒሽን ጆናታን መዋንጌ ብምዃኒ ኢና በርክለይቲ